0: ክቡራትን ክቡራን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ሰላምታና ናቕርብ። ናይ ሎሚ ዕለት 23 ግንቦት 2026 ዓመተ ምሕረት መደብ ፈነወና ብሰሪካን ጳጳሳት ልመበል 14 ኣብቲ ኣብ ጳጳሳዊ መንበረ ጥበብ ኡርባንያኑ ምስተኻየደ ዋዕላ ሰብ ዝሰርሖ ኣስተውዕሎ ተጋባእያን ተራኺቦም ቃለ ምዕዳን ከም ዝለገሱን ክልያወር ክብር ሰሪካን ጳጳሳት ልመበል 14 ኣብ ሃገረ ቫቲካን ንወግዓዊ ምብፃሕ ምዝኣቶ ናይ ኣይርላንድ መራሒ መንግስቲ ሚካኤል ማርቲን ቅዱስቲ መንበር ግጭት ኣብ ዝካየደሉ ከባቢታት ንዝርከቡ ሰላማውያን ሰባት ንምሕላው ግብረ ግባዊ ተወፋይነት ክህሉ ዘቕረበቶ ፃውዒት መልእኽቲ ጳጳሳት ኢትዮጵያ ብዛዕባ ስደተኛታትን ሓተቲ ዕቁባን ኣብ ዝምልከቱ ቀንዲ ኣርእስታት ዘተኮረ ከም ዝኸውን ስዒቡ እውን ኣብ ነፍሲ ወከፍ ቀዳም ብናሆም ጳውሎስ ዝቐርብ መደብ ብመንእሰያት ክህልወና ምዃኑ ኣቐዲምና ንሕብር። ናይ ሎሚ መደብ ፈነወና ንሆ ሕጂ ይጅምር ክሳብ ፍጻሚ መደብና ምፅናሕኩም ምሳና ክትገብሩ ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ከባይ ካብ ስምዖንን ኣባ ተወልደን ኣባ ፍረዝግንን ዕድም ሰላምታና ይብፅሕኩም እናበልና ናብ ናይ ሎሚ መደብ ፈነወና ኣሰጋግረኩም ሰናይ ምክትታል። ክቡራትን ክቡራን ሰማዕትና እዚ ትከታተሎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ልመበል 14 ዕለት 22 ግንቦት ኣብ ጳጳሳዊ ኡርባንያኑ መንበረ ጥበብ ብዛዕባ ሰብ ሰርሖ ኣስተውዕሎ ኣብ ዝተኻየደ ዓውደ ጉባኤ ተጋባእያን ኣብ ሃገረ ቫቲካን ተቐቢሎም ኣብ ዝለገሶ ቃለ ምዕዳን ንሰባት ናብ ክርስቶስን ናብ እደ ጥበባዊ ምዕባለ ግቡእ ምትእምማን ክህሉን እናመርሐት ብዛዕባ ሰብ ሰርሖ ኣስተውዕሎ ንዝቐርብ ናይ ህንፀት ፃዕርታት ከተባብዑ ይላበው። ርእሰ ሊቃነ ጳጳሳት ሳተሊን መበል 14 ናይ ቅዱስቲ መንበረ ጉዳያት መራኸቢ ብዙሕን ዝከታተል ላዕለዋይ ቤት ፅሕፈትን ናይ ባሕልን ትምህርትን ጉዳያት ላዕለዋይ ቤት ፅሕፈት ቅዱስቲ መንበር ምስ ተቋም ዮሃንስ መበል 23 ብትሕብባር ኣብ ዝተኻየደ ክኢላታት ዓውድታት ሰብ ሰርሖ ኣስተውዕሎ ስነ ትምህርትን ቴኦሎጊያን ብዛዕባ እቲ ርእሰ ሊቃነ ጳጳሳት ሳተሊን መበል 14 ኣብ 2026 ዓመተ ምሕረት ኣብ መዓልቲ መራኸቢ ብዙሓን ምዕቃብ ገፅን ድምፅን ደቂ ሰባት ብዝብል ኣርእስቲ ዘመሓላለፎም መልእኽቲ ድሕረ ባይታን መርሕ ቃልን ገይሩ ብዛዕባ ሰብ ስርሖ ኣስተውዕሎ ኣማእኪሉ ኣብ ዝተኻየደ ኣኩላዊ ዓውደ ጉባኤ ዝተሳተፉ 22 ግንቦት ኣብ ሃገረ ቫቲካን ተቐቢሎም ኣብ ዝለገሶ ቃለ ምዕዳን ንሰባት ብጥበብ ንኽጥቀምሉ ኣብ ምምሃር እናሓገዙ ንገስጋስ እደ ጥበባዊ ስነ ኣህዛዊ ማዕባለ ኣብ ምቕራፅ ቤተ ክርስትያን ዘለዋ ተሳትፎ ደጊፎም ካልኣይ ጉባኤ ቫቲካን ብዛዕባ መራኸቢ ብዙሓን ዘውፅኦ ኣዋጅ ቤተ ክርስትያን ወንጌላዊ ድሕነት ንምምፃእ ብክርስቶስ ዝተመስረ ሰተት ምዃና ዘዘኻኽር እዩ ቢሎም እዚ ኩሉ ሰብ ክድሕንን ናብ ፍልጠት ሓቂ ክመፅእን ዝብል ድሌት እምበኣር እዞም መጋበርያታት ሓቂና ኣገልግሎት ሰብኣውነት ከቕርቡ ምእንቲ ንውሳኔታትና ንተግባራትና ንጥራይ ዘይኮነ ንመራኸቢ ብዙሓን ስነ ኣህዛዊ ምዕባለ እደ ጥበብን ሰብ ሰርሖ ብልሕን ዘቕርቦ ኣጠቃቅማን ኣንፈት እውን ክሕብር ኣለዎ። ይኹን እምበር ልጓም ዘይብሉ ኣተገባብራ እደ ጥበብ ብዋጋ ሰብኣዊ ክብሪ ንኣድላይነት ሰብኣዊ ዝምድናታትና ዝምዝምዙ መጋበርያ ናብ ምዃን ከም ዝመርሕ የጠንቅቑ። ስለዚ ቅዱስነቶም ንቤተ ክርስትያን ሰባት ከምቲ ኣምላኽ ዝሓስቦ ናይ ሓቂ ትርጉምን ዕቤትን ሰብኣውነት እንደገና ንኽረኽቡ ክትሕግዞም ከም እተማሕፀኑ ዜና ቫቲካን ኣፍሊጡ። ርእሰ ሊቃነ ጳጳሳት ልዑል መበል 14 ኣብ ዝደገሶ ቃለ ምዕዳን ወሲኾም ድማ እቲ ንደቂ ሰብ ዘጋጥሞም ብድሆ እደ ጥበባዊ ዘይኮነ ሰብ ብምዃን እንታይ ማለት ምዃኑ ዝገልጽ ሕመረት ዝበትኽ ብምዃኑ ስነ ስብእናዊ እዩ። ነቲ ስጋ ዝለበሰ ቃል ክርስቶስ ብምስትንታን ገዛ ርእስና ኣፅቢቕና ክንፈልጥ ካብ ልቢ ክርስቶስ ተፈሊና ልብና ክንርድኦ ኣይንኽእልን። ቤተ ክርስትያንን መራሕታን ምስ ስርዓተ ትምህርቲ ክሰርሑ ብማዕዳም ኣብ መንእስያት ብነቐፌታዊ ኣገባብ ብምሕሳብ ክመሃሩ መታን ናይ መራኸቢ ብዙሓንን ሰብ ስርሖ ኣስተውዕሎ ንትምህርቲ ካዕብዩ ዓዲሞም ቤተ ክርስትያን መንፈሳዊ ስናይ ሂወት መንእስያት ኣብ እትደልየሉ እዋን ኣብ ኣጠቃቅማኡን ምዕሩይነትን ስነስርዓትን እደ ጥበብ ክንሕግዞም ብፍላይ መንእስያት ንዝሓቂ እዚ ክፉታት እዮም። ትርጉም ህወት ክረኽቡ ድማ ሓረርታ ኣለዎም። ስለዚ ምስቲ ሕያው ክርስቶስ ክራኸቡ ክንሕግዞምን ኣጠቃቅማ እደ ጥበብ ኣብ ውሽጢ ኩለንተናዊ ክርስትያናዊ ኣነባብራ ከወሃህዱ ክንሃንፆም ይግባእ። ኣብ ዘመነ ሰብ ሰርሖ ኣስተውዕሎ ንዕኡ እንህቦ ምላሽን ንቤተ ክርስትያን ኣገዳሲ ቀውም ነገር ምዃኑ ብምጥቃስ ንኩሉ ሰብ ናብ ምሉእ ብስለት ክዓቢ ክትሕግዝ ስለ እት ክስዕር ቢሎም እዚ ኣስተንትኖታት እዚ ምስ ፈጠራዊ ንድፊ ኣምላኽ ዝሰማማዕ ኣብ ፍረ ብልሒ ሰብኣውነት ሰብ ምዃኑ ኣብ ዕደ ጥበብ ናብ ንቡር ምትእምማን ክመርሕ ተስፋይ እዩ እንክብሉ ዝለግሶ ቃለ ምዕዳን ከም ዝዛዘሙ ዜና ቫቲካን ኣፍሊጡ። ሳሊቃነ ጳጳሳት ልዮን መበል 14 ዕለት 22 ግንቦት ንወቅዖም ምብፅሕ ሃገረ ቫቲካንን ዝኣተወ ናይ ኣየርላንድ መራሒ መንግስቲ ሚካኤል ማርቲን ኣብ ሕርኦም መንበሮም ተቐቢሎም ከም ዘዘራረቡ ናይ ቅዱስቲ መንበር ዜናን ክፍል ማሕተሙን መግለፂ ኣፍሊጡ። ብመሰረት ናይ ቅዱስቲ መንበር ዜናን ክፍል ማሕተሙን ቤት ፅሕፈት ሩሳሊቃነ ጳጳሳት ልዮን መበል 14 ዕለት 22 ግንቦት ቅድሚ ፍርቂ መዓልቲ ንወቅዖም ምብፅሕ ሃገረ ቫቲካንን ዝኣተወ ናይ ኣየርላንድ መራሒ መንግስቲ ሚካኤል ማርቲን ተቐቢሎም ከም ዘዘራረቡን መራሒ መንግስቲ ኣየርላንድ ማርቲን ካብ ቅዱስነቶም ተሰናቢቱ ብናይ ቅዱስ መንበር ርክባት ምስ ሃገራትን ኣህጉራውያን ውድባት ዋና ፀሓፊ ሊቀ ጳጳሳት ፖል ሪቻርድ ጋላገር ምዝ ተሰናዩ ምስ ናይ ቅዱስ መንበር ዋና ፀሓፊ ካርዲናል ፔትሮ ፓሮሊን ከም ተራኸቡን ኣብቲ ኣብ ቤት ፅሕፈት ዋና ፀሓፊ ቅዱስ መንበር ኣብ ዝተኻየደ ሓረዋይ ክልኤ ኣው ርክብ በቲ ኣብ መንጎ ቅዱስ መንበርን ኣየርላንድን ዘሎ ኣዕጋቢ ሰናይ ርክብ ከም ተሰመረሉን ኣስዒቦም ኣቃልቦ ናብ ማሕበራውን ቁጠባውን ኩነታት ኣየርላንድን ኣብ መንጎ ቤተ ክርስቲያንን መንግስቲ ኣየርላንድን ዘሎ ርክብ ብፍላይ ከዓ ኣብ ዓውዲ ትምህርቲ ኣተኪሮም ሓሳብ ንሓሳብ ከም እተለዋወጡን እቲ ዘተ ብዛዕባ ሓያሎ ዞባውን ኣህጉራውን ስርዓታትን እንኮላይ ብዛዕባ ኤውሮፓን ማእከላይ ምብራቕን ተስፋ ሰላም ኣብ ዘነ ዞባታት እዚኣተን ከምኡውን ብዛዕባ ብዝሓጎናውነት ኣማእኪሎም ብዘካይድዎም ምይይጥ ከም እተዛዘመ ዜና ቫቲካን የመላኽት። ቅዱስቲ መንበር ኣብ ልዕሊ ናይ ሃይማኖት ቦታታትን ሰራሕተኛታት ክንክን ጥዕናን ዝፍፀም ዘሎ መጥቃዕቲ እናወሰኸ ብምምፅኡ ኣህጉራዊ ሰብኣዊ ሕጊ ምኽባርን ንሰላማውያን ሰባት ምሕላውን ህፁፅ ኣድላይነት ምዃኑ ኣብ ላዕለዋይ ባይቶ ፀጥታ ውድብ ሕቡራት ሃገራት ኣብዚ ዝተኻየደ ኣውደ ኣኼባ ዝተሳተፉን መደረ ዘስምዑን ኣብቲ ውድብ ናይ ቅዱስቲ መንበር ቋሚ ተዓዛቢ ኣጉሊሖም ብእደ ጥበብ ዝስነይ ዘሎ እዋናዊ ኩናት ስነ ምግባራዊ ስክፍተታት ዘቕርብ ምዃኑ ኣመልኪቶም ኣብ ዘተ ዝተሃንፀ ሰላም ክህሉ ፃውዒት ከም ዘቕረቡ ዜና ቫቲካን ኣፍሊጡ። ኣብዚ ሰሙን እዚ ኣብ ኒውዮርክ ኣብ ዝተኻየደ ዕቁባ ሰላማውያን ሰባት ኣብ ዕጥቃዊ ግጭታት ኣብ ዝብል ዛዕባ ኣብ ዝመኸረ ላዕለዋይ ቤት ምኽሪ ፀጥታ ውድብ ሕቡራት ሃገራት ዝተሳተፉን መደረ ዘስምዑን ናይ ቅዱስ መንበር ቋሚ ተዓዛቢ ሰላማውያን ሰባት ኣብ ዘመናዊ ግጭታት እቲ ዝኸበደ ፆር ስለ ዝፀሩ ካብ ቦታ ናብ ቦታ ምግዓዝ ዓመፅ ጥሜት ከምኡውን ምዕናው ወሳኒ ኣገልግሎታት ምክንያት ስለ ዝሳቀዩ ኣብ መላእ ዓለም ዘለዉ ብሚልዮናት ዝቁፀሩ ሰባት ዘጋጥሞም ዘሕዝን ጭቡ ኩነታት ዘርዚሮም ሰላማውያን ሰባት ምዕቋብ ፖለቲካዊ ወይ መስርሕ ብድሆ ጥራይ ዘይኮነስ ዓሚቕ ስነ ምግባራዊ ግዴታ ምዃኑ ኣጉሊሖም ከምቲ ርእሰ ሊቃነ ጳጳሳት ልዮን መበል 14 ከም ዝገለጽዎ ኣብ ሕልና ነፍሲ ወከፍ ሰብ እተጻሕፈን ኣብ ኣህጉራዊ ሕጊ ተፈላጥነት ዝረኸበን መሰረታዊ ስርዓት ሰብኣውነት ንህዝቢ ካብ ዘስካሓክሕ ሳዕቤናት ኩናት ንምዕቋብ ስነ ምግባራዊ ግዴታ ኣለዎ ብምባል ነቲ ዋዕላ ኣዘኻኺሮም ሕጋዊ ቅርፅታት ዝሰግር ዓሚቕ ስነ ምግባራዊ ሓላፍነት ብምጉላሕ ሰለስተ ቀንዲ ዘተሓሳስብ ብመዳያት ከም ዘስተብሃሉ ዜና ቫቲካን ይሕብር። ኣብ ሃይማኖታዊ ቦታታትን ማሕበረሰባያትን ዝፍፀም መጥቃዕቲ ከቢድ ስክፍታ ምዃኑ ቋሚ ተዓዛቢ ቅዱስ መንበር ኣጠንቂ ቆም ከምዚ ዝኣመሰለ ተግባራት ንመንፈሳውን ማሕበራውን ኣካሊት ሕብረተሰባት ዘቁስል እዩ። ኣብ እዋን ግጭት እዞም ቦታታት መብዛሕትኡ ግዜ ከም ማዕቆቡ ኮይኖም ሓገዝ ከም ዝህቡን ምትሕግጋዝ ከም ዘዕብዩን እውን ብምምልካት ክብሪ ደቂ ሰባት ንምሕላውን ዘርኢ ዕርቂ ንምዝረአን ኣገዳሲ ምዃኑ ከም ዘብርሁ ዜና ቫቲካን ኣፍሊጡ። ውሳነ ውድብ ሕቡራት ሃገራት ፍቕዲ 2286 ካብ ዝፀድቕ 10 ዓመት እኳ እንተሓለፈ ኣብ ልዕሊ ሰራሕተኛታት ክንክን ጥዕናን ትካላትን ዝፍፀም መጥቃዕቲ ብዘይ ምቁራፅ ይቕፅል ምህላው ዘመልከቱ ቋም ተዓዘብ ቅዱስ መንበር እቶም ዝቆሰሉ ወይ ዝሓመሙ ፈፂሞም ክንክን ጥዕና ክኽልከሉ የብሎምን እቶም ሰብኣዊ ሓገዝ ዝህቡ ድማ ፈፂሞም ዒላማ ክኾኑ የብሎምን እንክብሉ ደጊሞም ከም ዘተሓሳሰቡ ዜና ቫቲካን የመላኽት። ቅዱስ መንበር ዘመናዊ ግርጭታት እናወስኸ ብዝኸተሉ ዘሎ እዋን እቲ ዝብፃሕ ዘሎ እደ ጥበባዊ ምዕባለ ብፍላይ ድማ ሰብ ሰርሖ ኣስተውዕሎ ብምትኳር ቋም ተዓዛብ ቅዱስ መንበር ሂወት ደቂ ሰባት ኣብ ሓደጋ ክወድቕ እንከሎ ዝድለ ግብረ ግባዊ ዝሓትት ፍርዲ ክትከኦ ዝኽእል መሳለጢ የሎን ቢሎም ትርጉም ዘሎ ሰብኣዊ ቁፅፅር ዘይብሉ እደ ጥበብ ነቶም ውሳነ ዝገብሩ ሰባት ካብ ትውግእ ዘምፅኦ ሰብኣዊ ወፃኢታት ንምርሓቕን ንሰላማዊ ህዝቢ ዕቁባ ተሓታትነት ከም ዘዳኽምን የጠንቅቑ። ቋሚ ተዓዛቢ ቅዱስቲ መንበር ኣህጉራዊ ሰብኣዊ ሕጊ ክኽበርን ኣብ ምክልኻልን ብዘተን ብሰላማዊ መገዲ ኣፈታትኻ ግጭታት ዳግማይ ትኩረት ክግበረሉ ፃውዒት ኣቕሪ ቀሪቦም ሓቂና ሰላም ብፍርሒ ወይ ብምዕናብ ዘይኮነስ ብርክብን ምትእምማንን ሓላፍነትን እዩ ዝህነፅ እንክብሉ ብምረግጋፅ መደረኦም ከምዝዛዘሙ ዜና ቫቲካን ኣፍሊጡ።
1: አቦ መንበር ሽማግለ ጉባኤታት ጳጳሳት ሕብረት ኤውሮጳ ኣብ ቀንዲ ቤት ጽሕፈት ሬድዮ ቫቲካን ኣብ ዘካየድዎ ጋዜጣዊ መግለጺ ብዛዕባ እቲ ትማል ሓሙስ ንግሆ ዕለት 22 ግንቦት ምስ ርእሰ ሊቃነ ጳጳሳት ልዮን መበል 14 ዝገበርዎ ኣኼባን ኣብ ቀውዒ 227 ዓመተ ምህረት ዝሕተም ሓድሽ ሰነድ ዳግሚ እማሚ ኤውሮጳ ንምቕራብን ሓሳባቶም ኣካፊሎም። ብፁ ጳጳስ ማርያኖ ክሮቻታ ኣቦ መንበር ሽማግለ ጉባኤታት ጳጳሳት ሕብረት ኤውሮጳ ኣብ ሳላ ማርኮኒ ቀንዲ ቤት ጽሕፈት ሬድዮ ቫቲካን ኣብ እተኻየደ ጋዜጣዊ መግለጺ ደድሕርቲ ትማሊ ንግሆ ምስ ርእሰ ሊቃነ ጳጳሳት ልዮን መበል 14 ዝገበርዎ ርክብ ከምዚ ዝስዕብ ክብሉ የመላኽቱ። ናይ ሎሚ ኣኼባና ምስ ርእሰ ሊቃነ ጳጳሳት ብፍላይ ብዛዕባ እቲ ተመያየጥናሉ ጉዳያት ቅኑዕን ቀጥታውን ግሉጽነት ዝነበሮን እዩ ዝነበረ። እቲ ቐንዲ መዘኻኸሪ ኣብ መንጎ ዕዮናን ኣብ መንጎቲ ቅዱስ ኣቦና ዘስተምህርዎን ዝምስክርዎ ዘለዉ ስልጣን ኣስተምህሮትን ኣቋሞምን ከምኡውን ብዛዕባቲ ዝወስድዎ ዘለዉ ተበግሶታትን ድልዱል ስኒት ዝነበረ እዩ ክብሉ መስከሩ። ሕብረት ኤውሮጳ ከም መጠን ውጥን ሰላም እዩ ተወሊዱ። ሰላም ከዓ ኣብ ሱሩን መንነቱን ዘሎ ኣምር እዩ። ስለዚ ከምቲ ርእሰ ሊቃነ ጳጳሳት ብግልጽ ዘመልከትዎ ኣብ መንጎ ሃገራትን ኣህጉራውያን ትካላትን ዘተ ንምድንፋዕ ጻውዒት ቀሪቡሎ በሉ። እዚ ከምዚ ኢሉ እንከሎ ንተልእኾ ሕብረት ኤውሮጳ ኣብዛ ሓያል ምክፍፋል ዝመልአ ዓለም ብሰንኪ ሕጽረት ሓድነት ከም ዝተዳኸመን ብምኽንያት ህዝቢ ዘወገነ ፖለቲካዊ ኣቕዋም እውን ይምህምን ከም ዘሎ ገለጹ። ንብፁዕ ኣቡነ ክሮቻታ ቃላት ወንጌልን ማሕበራዊ ትምህርቲ ቤተ ክርስቲያንን ኣብቲ ሎሚ ዘገድሰና ዘሎ ጉዳያት ዝውዕል ዘሎን መሰረታዊ ጉዳይን እዩ። ኣብዚ መዳይ እዚ ብፍርሂ ምቾት ወይ ካብኡ ዝገደደ ብምኽንያት ፖለቲካዊ ምርጫታት ንድሕሪት ክንምለስ ኣይንኽእልን ኢና። ዕዮና ካብ ምክፍፋልን ብዙሓውነትን ምውጋን ውሑዳንን ሓሊፉ ንደቂ ሰብን ኤውሮጳን ንምግልጋል ክብርታት ንምድንፋዕ ዝዓለመ እዩ በሉ። ጳጳሳት ሕብረት ኤውሮጳ ኣብ ዝመጽእ ዘሎ ቀውዒ 227 ዓመተ ምህረት ሓድሽ ሕታም ዳግሚ እማሚ ኤውሮጳ ኣብ ዝብል ኣርእስቲ ሓደ ሰነድ ንምስንዳው ዝቐረበ ሓሳብ ኣመልኪቶም እውን ናብ ርእሰ ሊቃነ ጳጳሳት ዘቕረብዎ እማሜ ኣጉልሑ። እዚ ድማ ካብቲ ኣብ ሃገረ ቫቲካን ኣስታት 300 ዝኾኑ ተሳተፍቲ ዝዝትይሉ ናይ መጀመርታ ሕታም ኮይኑ ድሕሪ 10 ዓመት ጸኒሑ እዩ ዝኸውን ዘሎ። እዚ ድማ ፖለቲካውያን ተወከልቲ ሕብረት ኤውሮጳን ኣባላት ሃገራትን ምሁራት ሊቃውንትን ተወከልቲ ኣብያተ ክርስቲያንን ዝርከብሉ ኣጋጣሚ ክኸውን እዩ። እዚ ፍጻሜ እዚ ብፍላይ ብዛዕባ እቲ ኤውሮጳን ዓለምን ብሓፈሻ ዘጋጥሞም ዘሎ ብድሆታት ንምስትንታንን ንምምያጥን ኣገዳሲ ህሞት ክኸውን እዩ በሉ። ሊቀ ጳጳሳት ሰበኻ ዲጆን ብፁዕ ኣቡነ ኣንትዋን ሄርዋርድ ከም ቀዳማይ ምኽትል ኣቦ መንበር ቤት ምኽሪ ጉባኤታት ጳጳሳት ሕብረት ኤውሮጳ ብወገኖም ብዛዕባ ኣህጉር ኤውሮጳ ኣብ ሓድነትን ሰላምን እተመስረተ ሓሳባት ኣካፈሉ። ዘተን ሰላማዊ ሓባራዊ ናብራን ንምድንፋዕ ኣብ ዝብል ኣርእስቲ ነዚ ኩነታት እዚ ምፍጣር ካብ ሕግታትን ተቋማትን ንላዕሊ ሓላፍነት ዝሓትት እዩ ብምባል እውን ኣጉልሑ። ኣብዚ ነጥብ እዚ እዞም ጳጳሳት ከም ዝገለጽዎ ንኤውሮጳ ብዙሓት ካልኦት ሃገራትን ኣህጉራትን ትጽቢት ይገብሩላ ከም ዘለዉ እውን ኣትሪሮም ተዛረቡ። ብፍላይ ኣብቲ ኣብ ኤውሮጳን ማእከላይ ምብራቕን ተኸሲቱ ዘሎ ውግኣት ዝመልኦ ታሪኻዊ ህሞት እዚ ኩነት እዚ ኣገዳስነት ኣለዎ ክብሉ ተላበዉ። ከም ቤተ ክርስቲያን መጠን ክንነብርን ክንምስክረሉን ዝተጸዋዕናሉ ሓቂ ምዃኑ እውን ገለጹ። ንሕና ፖለቲከይናታት ኣይኮናን፣ ፖለቲካዊ ውፅኢት እውን ኣይንስዕብን ኢና። እንተኾነ ግን ገሊኡ መሰረታዊ ስርዓታት ምስ ውጥን ኤውሮጳ ከም ዝሰማማዕ ኣፍልጦ ንህበሉ ኢና በሉ። ከምኡውን ምኽትል ኣቦ መንበር ቤት ምኽሪ ጉባኤታት ጳጳሳት ሕብረት ኤውሮጳ ዝኾኑ ብፁዕ ኣቡነ ቼስላቭ ኮዛን ናይ ሰበኻ ኮፐንሃገን ጳጳስ ብወገኖም ኣብ ኩነታት ስደተይናታት ኣተኲሮም እቲ ዘሕዝን ግን ስደተይናታት መብዛሕትኡ ግዜ ናብ ምኽኒት ወቐሳ ናይ ካልኦት ሰባት በደል ከም ዝኾኑን ከምኡውን ከም ጸረ ሕብረተሰብ ኮይኖም ከም ዝቐርቡን ዝተሰምዖም ጓሂ ገለጹ። ጉዳይ ስደት ንዓሰርተታት ዓመታት ዝጸንሐ እዩ። ኣጸቢቑ ዝፍለጥ ግን ብተዛማዲ ሓድሽ ዝመስል ነገር እቲ ንሓፋሽ ህዝቢ ዘወገነ ፖለቲካዊ ኣቋም ኮይኑ ንብዙሓት ሕብረተሰብ ናብ ስግኣት ከም ዘእትዉ ዝገብሮም ዘሎ መንገዲ እዩ በሉ። ካቶሊካዊት ቤተ ክርስቲያን ብፍላይ ከዓ ኣብ ሃገራት ሰሜናዊ ኤውሮጳ እትርከብ ብዓብኡ ብሰብኣዊ ምኽንያታት ጥራይ ዘይኮነስ ከም ህያው ክፍሊ ቤተ ክርስቲያን መጠን ተቐባልነት ብዝረኸቡ ስደተይናታት ዝቖመት እያ ብምባል ኣዘኻኽሩ። ህላወ ስደተኛታት ከም ሃብታም ህላወ ጌርካ እዩ ዝረአ። قليو سبخاتات كتف عالو أبزخ الكوناتات ممسع الزوم سدتيناتات حد شيوات كمزفتر غيرو اللو كبلو ونمسكرو بزمخنيات الزي أب سميناوي أوروبا أبزرك بحقرات التركب بيتخرستيان كمخان نامتن مسدتيناتات دو كنبل انت وحادة كلتة مخنياتات اللونا بتحادة شنخ سبعوي مخنياتات انكخوون بتخالي شنخ كا نايحك اينا هلاوي بيتخرستيان مخنياتاتيو بلو
2: ጉባኤ ካቶሊካውያን ጳጳሳት ኢትዮጵያን ተማ አፍሪካን ማዕከላዊ ምብራቅን ኤውሮፓን አብዝርከብ መስመራት ስደት ከቤት ሐደጋ ዘጋጥሞም ኢትዮጵያውያን ስደተኛታት ህጹጽ ቁባክ ወሃቦም ጻውዒት አቅሪቡ ካቶሊካውያን ጳጳሳት ኢትዮጵያ መራህቲ ምህረት ክረኽቡ ዮም ሞ ብፃን ዮም ዝብል ቃል ቅዱስ ወንጌል ብምጥቃስ ንብዙሓት ኢትዮጵያውያን ስደት ናይ ድሕነት እምበር ናይ ምርጫ ጉዳይ ከም ዘይኮነ አጉሊሖም መነሰያት ደቂ ኣንስትዮን ደቂ ተባዕትዮን ስራሕን ክብርን ንስድራ ቤቶም ንምድጋፍ ዘኽእል ዓቕምን ደልዮም ካብ ሃገሮም ይወፁ ከም ዘለዉ እውን ጠቒሶም ይኹን እምበር ብዙሓት ስደተኛታት ኣብ ክንዲ ዕድላት ዝረኽቡ ምዝመዛን ዓመፅን ሽግራትን የጋጥሞም ኣሎ ስደተኛታት ኣብ ኣሃዛዊ ጸብጻብ ክወርዱ ከም ዘይብሎም ኣትሪሮም ምሕፅንታኦም ብምቕራብ እቲ ሰብኣዊ ክብረቶም ወትሩ ቅዱስ ኮይኑ ብዶባት ወይ ብሕጋዊ ደረጃ ወይ ብቁጠባዊ ስርዓት ክድምሰስ ከም ዘይክእል ገሊፆም ቀጺሎም ኣብ ንግስነት ስዑድ ዓረብ ተኣሲሮም ዘለዉ ብኣማኢት ዝቝጸሩ ኢትዮጵያውያን ናይ ሞት ፍርዲ ይጽበዮም ከም ዘሎ ብዝገልጽ ጸብጻባት ዓሚቝ ሻቕሎቶም ገሊጾም ንሰበ ስልጣን ድማ ከምዚ ዝኣመሰለ ስጉምትታት ደው ከብሉን ምሕረት ክገብሩን ቀጥታውን ህጹጽን ጻውዒት ኣቕሪቦም ከምኡውን ነቲ ስነ ምግባራዊ ኣድላይነት ምሕረት ብምጉላሕ ፍትሒ ብምሕረት ከም ዘይንኪ የግዳስ ብምሕረት ከም ዝዓቢ እዚ ኸኣ ተስፋ ምቑራጽ ኣብ ዘስግኣሉ ኩነታት ተስፋ ከም ዝህብ ገሊጾም እቲ ናይ ጉስነታዊ ጻውዒት ነቲ ኣብ ዝተፈላለያ ዞባታት ዝርከቡ ኢትዮጵያውያን ስደተኛታት ዘጋጥሞም ከቢድ ጸገማት እውን የጉልሕ እቶም ብቀይሕ ባሕርን ብየመንን ዝጓዓዙ ሰባት ዓመፅን ምዝመዛን ሞትን ዘምጽእ ሓደገኛ ጉዕዞ የጋጥሞም ኣብ ሃገረ ሊባኖስ እውን ቀጻሊ ዘይምርግጋእ ንብዙሓት ስደተኛታት ኣብ ሓደገኛ ኩነታት ከም ዝኣትዉ ይገብሮም ኣሎ እዚ ድማ ናብ ሃገሮም ንኽምለሱ ዝቐረበ ጻውዒት እናወሰኸ ይኸይድ ኣሎ ኣብ ሓያሎ ሃገራት ወሽመት ዞባዊ ውጥረት ንማሕበረሰብ ስደተኛታት ውሕስነት ከም ዘይህልዎም ይገብር ኣሎ ኣብ ደቡብ ኣፍሪቃ እውን ብተደጋጋሚ ዝለዓል ናይ ዓሌትነት ዓመፅ ንህይወትን መነባብሮን ስደተኛታት ኣብ ሓደጋ የእትዎ ኣሎ ብፍላይ እቲ ዘሻቅል መንገዲ ሱዳን ሊብያ ኤውሮጳ ኮይኑ ኣብኡ ድማ ስደተኛታት ምድረ በዳ ክሰግሩ ክብሉ ንግዲ ደቂ ሰባት ማእሰርቲ ግዱስ ስራሕ ከምኡ ውን ሓደገኛ ጉዕዞ ባሕሪ ከም ዝጽበዮም ብማእከላይ ባሕሪ ገይሮም ከዓ ከም ዝሰግሩ ብዙሓት በዚ መንገድታት እዚ ህይወቶም ከም ዝስእኑ ውሑዳት ግን ናብ ገማግም ላምፔዱሳ ከም ዝበጽሑ ኣፍሊጦም ነቲ ቤተ ክርስቲያን ስደተኛታትን ሓተተ ቑባን ዘለዋ ነባሪ ተወፋይነትን ኣገልግሎትን ዘኪሮም ነቲ ርእሰ ሊቃነ ጳጳሳት ፍራንቸስኮስ ኣብ ላምፔዱሳ ዝገበርዎ ታሪኻዊ ምብጻሕ ንዝኽርቶም ኣብ ባሕሪ ዝሞቱ ስደተኛታት ዘንበሩ ዕምባባ ሓያል ምልክት ርሕራሕን ሓድነትን ምዃኑ ሓቢሮም ከምኡውን ርእሰ ሊቃነ ጳጳሳት ልዮን መበል 14 ናብ ላምፔዱሳ ክበጽሑ መደብ ከም ዘለዎም ኣብ ግምት ብምግባር ቤተ ክርስቲያን ኣብ ጐድኒ ስደተኛታት ደው ንምባልን ክብረቶም ኣብ ዓለም ለኻዊ መድረኽ ንምክልኻልን ዘለዋ ተልእኾ ቀጻሊ ምዃኑ ሓቢሮም ኣብ መዝገብ ሃይማኖት ትምህርቲ ካቶሊካዊት ቤተ ክርስቲያን ተመርኪሶም ድማ እተን ዝያዳ ምዕቡላት ሃገራት ነቶም ድሕነትን ውሑስ መነባብሮን ዝደልዩ ደቂ ሰባት ናይ ምቕባል ስነ ምግባራዊ ግዴታ ከም ዘለዎን ደጊሞም ገሊጾም ንሓድነትን ፍትሕን ሓላፍነትን ሓድሽ ዓለም ለኻዊ መብጽዓ ክግበር ድማ ጻውዒት ኣቕሪቦም ኣብ ርእሲ እዚ እውን ነቲ ቀንዲ ጠንቂ ስደት ዝኾነ ድኽነትን ሽቕለት ኣልቦነትን ግጭትን ኣከባብያዊ ብከላን ሕጽረት ዕድላትን ዝኣመሰለ ብምጥቃስ ህጹጽ ፍታሕ ዘድልዮ ምዃኑ ኣጉሊሖም ነዚ ጉዳያት እዚ ዕሽሽ ምባል ከዓ ነቲ ቕልውላው ዝያዳ ከም ዘዕብዮ ኣጠንቂቖም እቲ ናይ ሓቂ መለክዒ ሰብኣውነትን ስልጣንን ሓደ ሕብረተሰብ ነቶም ኣዝዮም ኣብቲ ኣፋፊ ኩነታት ዝርከቡ ኣባላቱ ብኸመይ ከም ዝናብዮም ከም ዝኾነ ደጊሞም ኣረጋጊጾም ኣብ መወዳእታ እቲ ምሕፅንታ ጳጳሳት ነቲ ናይ ስደት ቅልውላው ንምፍታሕ ዘተን ምሕረትን ክግበር ጥበብ ከዓ ከም ዘድሊ ጻውዒት የቕርብ እቶም ጳጳሳት ኣብ መወዳእታ ንኢትዮጵያውያን ስደተኛታትን ንስድራ ቤታቶምን ነቶም ኩሎም ውሳኔታት ዝህቡ ኣካላትን ኣብ ምሕረትን ሓልዮትን ናይቲ ኩሉ ዝኽእል ኣምላኽ ብምውፋይ ርሕራሔ ኣብ ልዕሊ ስቓይ ክዕብልልን ሰብኣዊ ክብሪ ድማ ወትሩ ምእንቲ ክኽበርን ብጽሎት መልእኽቶም ዛዚሞም
3: መደብ መንእሰያ سلام وسناي زي راديو فاتيكان عمل من سياتكم زلخوم كموتر خلال زابير تسقو يبزح لكم من قبلكم يسخم زلخو حوخم نهام باولوسي زي راديو فاتيكان كم تفلات استفل علي مدواتينا نقرب فنفساوك ايك هون غيل استنتنو لو مخاب فليز بلا حانت المزمور نبدح الحجون كالتالي ساعت ساعتلنا كم زعينة تفستاتكم كان قرب من فتنينا نلو مخاب البيزر لو كابتي كاستنتنو مسحوات زقلقلون زقلقلون تشتتات حيزانا بهم سلازة قرب أبزغنيات زي مزمور حداش درب مسكانات بيل ناب منا نابون سابزر كحنا زيابي ردي قلنا نتأبزغ بازا مزمور كستنتن كحسب كتسلي خلوه نزوم ناي راديو فاتيكان حواتن حاتن نزوم سماعتون سكبزغ باقل مخبل مودعتاون كتسمعوا تستنتنوا نخلوتون كتكافو بلاد زبل حساب نزلو معانتي بزعباني اشتي حالتي راستنتنوا هنقبلينا معالتيو عاد استاد درب مسقانا إلنايا تامزمور تأمر وإدماء التحساب درب جيرنا عدفي جيرنا بعاد زفيتا كان مسكنو عملاق نركب انكادنا قن عزيو تقوم كمزخونة عزيو بلوز كمزخونة دقاقي منا أبناي مسقانا هيواتون كنهلو خمزلنا تقدمي عمالتي سلازن نقارات كتعمو تراي كنتسبخم زي بلنا يقداس بدمتنان بدلاينا إذا خدتيو تأميرو زحازة حساب يوزلو عزا مزمور زيا زيابير مسكن كا قبتي بيتصولوت سماعتات يوغاندا زركبو منيون يوز بحالينا نزا مزمور زيا كنقرص مريتنا زبوتا زحالة خبتوم كدوسان بوتاتاتيو نمدحنا قويتنا يسوس كريستوس نزا أمنو كريستيان نأمنتكم كتكحدو عدلكم مستوهلو نو عيفالن نحنا نكرسوسينا نمرت إلوم زوسنلو مو زيت سيفلو كدوس بوتاي سلازي عبو خيدنا كنترحا عدل مركابنا نغلو نزرقفونا نزردونا نون زيابيرنا مسجننا بدم سماعتات ستأمك مريت عبو خوين كامسكانا خدزمر نبعلو عابي ملكتاوي تركم عالو إلى عمن مسجانا عبتا كريسيان كل جزي ما أكلاي بوتالو مسوات عنداسي كان عرب كرنا مسوات مسجانا نولينا بعد نزام زمر كنسمع خلنا استنتنا خلنا نتعب قبر حاريات مراف عسر تشد شزر لنا باولو سنسي لاسن عب النت ويد ما مسكرنات كنزكرو داسي بلاني أو غا باولو سنسي لاسن عبيد ما أسر تخوينا فرق لاي تمسكونا يبلنا على عملا كزمرون كمسكنون جمرو توم متى أسر تومون تسن يلوم كم دسم قومي على عملا سنكرنا سلازي كابوز تبقزا غا زيابهر دنك انت عمراتن كبرن كلوين عن ري كل تماعاتو بيت ما أسرتي كخفت هندبت كخفت مريت كم زنكات كتايو على عملا سنكرنا سلازي مسكانانا حيلي اللو أبوتا سدتنا خوينا أبتبوك كزي خوون خيل أبدها كزي خوون خيل نايم سكانا هيوات كنل أمعمد بمسكانا نكزي أبير وطر كزي كنك أبابولو زا مزمور زي تتوابع عنا تلك فنا إلى أمن كزي أبير باركم كم تا مزمور داويت معراف ميتن حمسان فقل شدشتا تنفاس اللو خلو نكزي أبير يمسك النوازبل نحنا خا تنفاس ترايز يكونا تتساق وبرخوت ودوب عبيو بمهاب أبتزادن نقمل الكتاب بحريو نخن الكافل زراد عنا أملاح سلازخونا درب في مسقانا كن هو عدما يقرب لكم اللغو أنا بأملاح ألت نقرب زيابير بتساقو يرد عنا أملاح بارقكم تعبي.

ክቡራትን ክቡራን ሰማዕትና ስለምከታተልኩም ነመስግን። ናይ ሎሚ መደብ ፈነወና ኣብዚ ይዛዘም ኣብናይ ፅባሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ፅንሑ። ይትባረክ ኢየሱስ ክርስቶስ ላውሌቶር ኢየሱስ ክርስቶስ።

0: ክቡራትን ክቡራንን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግረይና ሰላምታና ነቕርብ። ናይ ሎሚ ሰንበት መደፈነወና ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ዝሓለፈ ሰንበት ኣብ ጸሎት መልኣከ እግዚኣብሔር ዝለገሱ ኣስተንትኖ ቃል ኣምላኽ ናይ ዕለቱ ንባብ ወንጌል ምስ ኣስተንትኖ ቃል ኣምላኽ ብኽቡር ኣባ ንጉሰ ፍስሐ ቅዱስ ኣቦና ኣብዚ ሰሙን እዚ ኣብ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ዘካፈልዎ ኣስተምህሮን ኣብ ዝምልከቱ ቀንዳ ርስታ ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ ሰንበት መደፈነወና እንሆ ሕጂ ይጅምር። ክሳብ ፍጻሜ መደብና ምጽናሕኩም ምሳና ክትገብሩ ብኽብሪ ንዕድም። ደጊምና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ካባይ ካብ ኣባ ተወልደን ካብ ስምዖንን ኣባ ፍሬዝ ግን ሰላምታና ይብጻሕኩም እናበልና ናብ ናይ ሎሚ መደብና ነሰጋግረኩም። ሰናይ ምክትታል። ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ዕርገት ጐይታና ናብ እግዚኣብሔር ኣቦና ይስሕበና ሕብረትን ሰላምን እውን ይሃንጽ። ርእሰ ሊቃነ ጳጳሳት ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ዝሓለፈ ሰንበት ኣብ ናይ ፍርቂ መዓልቲ ጸሎቶ ንግሥተ ሰማይ ኣብ ዘካፈል ዋስተንትኖ ቃል ኣምላኽ ብዛዕባ ዕርገት ጐይታናን መድሓኒናን ኢየሱስ ክርስቶስ የስተንትኑ። መላእ ሕይወት ክርስቶስ ናይ ዕርገት ተግባር ምዃኑን ሰብነት ክርስቶስ ድማ ንመላእ ዓለም ከም ዝሓቁፍን ከም ዘጠቓልልን ንዂሉ ድማ ናብ ላዕሊ ከም ዝስሕብን ከም ዘድሕንን ኣስተንቲኖም። ርእሰ ሊቃነ ጳጳሳት ልዮን መበል 14 ዝሓለፈ ሰንበት ኣብ ቅርዓት ቅዱስ ጴጥሮስ ንኣስታት 20,000 ዝኾኑ ነጋድያንን መንፈሳውያን በጻሕትን ኣብ ዘካፈልዎ ሓሳባት ሎሚ ኣብ ብዙሓት ሃገራት ኣብ መላእ ዓለም በዓል ዕርገት ጐይታ ይኸብር ከም ዘሎ ዘኪሮም። ቅዱስነቶም ብዛዕባ እዚ ክብረ በዓል እዚን ከስተንትኑ ጐይታናን መድሓኒናን ኢየሱስ ክርስቶስ ካብ ምድሪ ልዕል ኢሉ ናብ ሰማይ ምዕራጉ እዚ ምስጢር እዚ ኣብ ርሑቕ ዘመን ከም እተፈጸመ ጌርና ከም እንሓስቦ ስለ ዝገብረና ኮይኑ ግና ጐይታ ምስኡ ናብ ምሉእ ሕብረት ምስ ኣቦ ከም ዝስሕበናን ከም ኣካላት እቲ ሓደ ኣካል ክርስቶስ ኮይንና ምስ ኢየሱስ ሓድነት ስለ ዘሎና እቲ ሓቂ ኣዝዩ ህሉ ኩነት እዩ ክብሉ ኣስተምሃሩ። ክቡራትን ክቡራንን ሰማዕትና ካብዚ ብምቕጻል ምሉእ ትሕዝቶ ናይቲ ቅዱስ ኣቦና ዘካፈልዎ ኣስተንትኖ ቃል ኣምላኽ ነቕርበልኩም። ሰናይ ምክትታል። ዝኸበርኩም ኣሕዋትን ሓትን ብሩኽ ሰንበት። ሎሚ ኣብ ብዙሓት ሃገራት በዓል ዕርገት ጐይታና ይኸብር ኣሎ። እቲ ናይ ጐይታናን መድሓኒናን ኢየሱስ ክርስቶስ ምስሊ ናይ ዝዕለት ከምቲ ቅዱስ መጽሓፍ ዘቕርበልና ካብ ምድሪ ልዕል ኢሉ ናብ ሰማይ ዓረገ ነዚ ምስጢር እዚ ኣብ ጥንቲ ዘመን ከም እተፈጸመ ጌርና ክንሓስቦ ክገብረና ይኽእል እዩ። ንሕና ግና ከም ኣካላት ሓደ ሰብ ኮይንና ምስ ኢየሱስ ሓድነት ስለ ዘሎና እዚ ምስጢር እዚ ከምኡ ኣይኮነን እምበኣር ናብ ሰማይ ምዕራጉ ምስኡ ናብ ምሉእ ሕብረት ምስ ኣቦ ይስሕበና። በዚ ኸምዚ ቅዱስ ኣጐስጢኖስ ብልጽግና ናይ ርእሲ ተስፋ ናይቶም ኣካላቱ እዩ በለ። ብርግጽ መላእ ሕይወት ክርስቶስ ተግባር ዕርገት እዩ ዝነበረ። ብሰብኣውነቱ ኣቢሉ ንመላእ ዓለም ሓቒፉ ንደቂ ሰብ ካብቲ ሓጥእ ኩነቶም ልዕል የብሎምን ይብጀዎምን። በዚ ኸምዚ ኵሎም ደቂ ሰባት ሰብኡትን ኣንስትን ነቲ ወዲ ኣምላኽ ብሞቱ ንሞትና ኣጥፊኡ ብትንሣኤኡ ኸዓ ሕይወት ዝሃበና ነቲ እተፈጸመ ዓወት ፋሲካ ምእንቲ ክካፈሉ ኣብቲ ኣቐዲሙ ጸልማትን ፍትሒ ኣልቦነትን ተስፋ ቝርጸትን ዝነበረሉ ብርሃንን ይቕሬታን ተስፋን ድማ ይህበና። ስለዚ ዕርገት ብዛዕባ ርሑቕ ተስፋ ኣይኮነን ዝዛረበና፣ የግዳስ ብዛዕባ እቲ ናብ ሰማያዊ ክብሪ ዝስሕበና ህያው ማእሰሪ እዩ ዝነግረና። ድሮ ኣብዛ ህይወት እዚኣ ዘሎና ንኣተሓሳስባና ልዕል የብሎ፣ ከምኡ ውን ንግንዛቤናን ስምዒትናን ተግባራትናን ናብ ስፍሓት ልቢ ኣምላኽ ብዝያዳ ዝመርሖ ሓቂ እዩ። ኣብ ርእሲ እዚ እውን ኣብዚ ጐደና ዕርገት ነቲ መንገዲ ንፈልጦ ኢና እወ ኣብ ኢየሱስ ክርስቶስ ኣብ ውህበት ሕይወቱን ኣብነቱን ትምህርትታቱን ኢና እንረኽቦ። ኣብ ቅድስቲ ድንግል ማርያምን ቅዱሳንን እውን ንርእዮ ኢና። እቶም ቤተ ክርስቲያን ከም ኣድማሳዊ ምሳሌ ገይራ ተቕርቦም ቅድስቲ ድንግል ማርያምን ኵሎም ቅዱሳንን ኣብኣቶም እውን እንርእዮ ኢና። ርእሰ ሊቃነ ጳጳሳት ፍራንቸስኮ ብዛዕባቶም ኣብ ጐረቤትና ዘለዉ ቅዱሳን እውን ክነግሩና ይፈትዉ ነበሩ። ኣብ መዓልታዊ ሕይወትና ምስኦም እንነብር ኣቦታትን ኣዴታትን እኖሓጐታትን ኣቦ ሓጐታትን ኣብ ኵሉ ክሊ ዕድመን ኩነትን ዝርከቡ ሰባት ብሓጐስን ብተወፋይነትን ከም ወንጌል ብቕንዕና ንኽነብሩ ዝጽዕሩ ሰባት እውን ኣለዉ። ምስኣታቶም ሓቢርና ብደገፎምን ሳልኦምን ብጸሎቶምን መዓልታዊ ናብ ሰማይ ክንድይብ ንኽእል ኢና። ከምቲ ቅዱስ ጳውሎስ ዝበሎ ኣብቲ ሓቅን ፍትሕን ፍቕርን ዝኾነ ነገር ከነተኩር ኣሎና። ብሓገዝ ኣምላኽ ከዓ ዝሰማዕናዮን ዝረኣናዮን ኩሉ ኣብ ግብሪ ነውዕሎ። በዚ ከምዚ እቲ ብጥምቀት ዝተቐበልናዮን ወትሩ ናብ ላዕለዋይ ደረጃ ናብ ኣቦ ዝስሕበናን መለኮታዊ ህይወት ኣብ ውሽጥናን ኣብ ከባቢናን ክዓቢ ከምኡውን ክቡር ፍረ ሕብረትን ሰላምን ኣብ ዓለም ክሰፍሕ ይኽእል እዩ። ኣብ ነፍሲ ወከፍ ህሞት እተብርሃልናን እትመርሓናን ንግሥተ ሰማይ ቅድስቲ ድንግል ማርያም ኣብ ጉዕዞና ትደግፈና። ክቡራትን ክቡራንን ሰማዕትና፣ ካብዚ ብምቕጻል ናይ ዕለቱ ንባብ ወንጌል ምሳስተንትኖ ቃል ኣምላኽ ብኽቡር ኣባ ንጉሰ ፍስሓ ነቕርበልኩም። ሰናይ ምክትታል።
1: ሰንበት ዘዕርገት ግንቦት 16/2018 ዓመተ ምህረት ሎሚ ሰንበት ፍሉይ ትገብሮ ከዓኒ መዓልቲ ናፅነት ሃገርና ከም ምዃኑ መጠን ምእንቲ ሰላም ምእንቲ ምስጋና ንኣምላኽ ንሃገርና ክባርኸልና ንመራሕትና ክባርኸልና ብፍሉይ ጸሎት ንገብረሉ ዕለት ናይ ምስጋናን ናይ ጸሎትን መዓልቲ እዩ። እግዚኣብሄር ናይ ፍቕሪ ናይ ሰላም ናፅነት ይግበረልና። ብዓብዩ ከዓ በዓል ዕርገት ሰንበት ዘዕርገት ኢልና ንዝክረሉ እዩ። ነዚ ሰንበት እዚ ዘሰኒ መዝሙር በሰንበት ዓርጋ ሃመረ በንሰንበት ኣብ መርከብ ደየበ ንባሕርን ንንፋሳትን ገሰጾም ከምዚ ከኣበሎም ኣብ ልብኹም ጥርጥር ኣይእቶ ከምቲ ኣቦይ ንኣይ ዝለኣኸኒ ኣነ ከዓ ንዓልኻትኩም ልእከኩም ኣለኹ። ኣብ ቤት ኣቦይ ብዙሕ ማሕደር ኣሎ፣ እንደገና ክመጽእ እየ ምሳይ ኣብ መንግስቲ ኣቦይ ኣብ ሰማያት ምእንቲ ክትኮኑ እውን ክወስደኩም እየ። ምስባክ ኣርገ እግዚኣብሄር በይባብየ ወእግዚኢ ነበቃለ ቀርኑ ዘምሩ ለኣምላክነ ዘምሩ። እግዚኣብሄር ብዕልልታ ዓረገ ጐይታና እውን ብመለኸት ዓረገ ዘምሩ ንኣምላኽና ዘምሩ። መዝሙር 47 ካብ ቁፅሪ 5 ክሳዕ 6 ካብ ወንጌል ማርቆስ ካብ መበል 16 ምዕራፍ ካብ ቁፅሪ 14 እንሆ ነቶም 11 ኣብ መኣዲ ተቐሚጦም ከለዉ ተረኣዮም። ነቶም ምስ ተንስአ ዝረኣይዎ ኣይኣመንዎምን ነበሩ እሞ ብዘይ ምእማኖም ትሪ ልቦምን ዘለፎም ከምዚ በሎም፣ ናብ ኩሉ ዓለም ኪዱ ንብዘሎ ፍጥረት ከዓ ወንጌል ስበኹ። እቲ ዝኣመነን ዝተጠምቀን ክድሕን እዩ፣ እቲ ዘይኣመነ ግና ክኽውነን እዩ። ነቶም ዝኣምኑ እዚ ምልክት እዚ ክስዕቦም እዩ፣ ብሰመይ ኣጋንን ተኸውፅኡ ብሓድሽ ቋንቋ ከዓ ክዛረቡ ኣትማን ክሕዙ ዝቐትል እንተሰተዩ ከዓ ኣይክጎድኦምን እዩ። ኣእዳዎም ኣብ ሕሙማት ከንብሩ ንሳቶም እውን ክሓውዩ እዮም። ጐይታ ኢየሱስ ነዚ ምስ ተዛረቦም ናብ ሰማይ ዓረገ ኣብ የማን ኣምላኽ እውን ተቐመጠ። ንሳቶም ድማ ወፂኦም ኣብ ኩሉ ክሰብኩ ጐይታ ከዓ ምስኣታቶም ይዓይ ነቲ ቓል እውን በቲ ዘሰንዮ ተኣምራት የጽንዖ ነበረ። ወንጌል ናይ ሉቃስ ከምኡውን ኣብ ግብረ ሃዋርያት ዘሎ ብዛዕባ ዕርገት ዝዛረብ እንተንብብና ዝገራጮ ይመስል። ክልቲኡ ወላ እኳ ብሉቃስ ይፀሓፍ እምበር ኣብ ወንጌል ናይ ኢየሱስ ዕርገት ኣብ መዓልቲ ትንሳኤ ኣብ ሰንበት ከም ዝኾነ ይገልጽ። ኣብ ግብረ ሃዋርያት ከዓ 40 መዓልቲ ድሕሪ ትንሳኤ ከም ዝኾነ ይነግር። ኣብ ወንጌል ዕርገትን ትንሳኤን ከም ሓደ ፍጻሜ እዩ ዝገብሮ፣ ኣብ ግብረ ሃዋርያት ግን ክልቲ ዝተፈላለዩ ፍጻሜታት ከም ዝኾኑ ገይሩ እዩ ዝገልጾ። ወንጌል ናይ ማርቆስ እውን ልክዕ ነዚ ብዝምልከት ኩሉ መሰረት ናይ ቲኦም ወንጌላውያን ናይ ማቴዎስን ሉቃስን ኣብ ናይ ሉቃስ ተመስሪቶም ዝገበርዎ ስለ ዝኾነ ማርቆስ እውን ጎይታ ናይ የሱስ ክርስቶስ ቅድሚ ንሰማይ ምዕራጉ ንሃዋርያቱ ዝሃቦም ፀጋ ዝገለፀሎም ግልፀት እናገለፀ ጎይታ ናይ የሱስ ክርስቶስ ናብ ሰማይ እናረኣይዎ ከምዝዓረገ ብደመና ከምዝተኸለለ ቃሉ ክሰብኩ ከለዉ ከዓ ንሱ ኩሉ ግዜ ምስም ከም ዝኾነ ንሱ ብቓሉ ይዓይ ከም ዝነበረ እውን ማርቆስ ወንጌላዊ ይነግረና። ብሓቂ ክንሪኦን ከሎ እንትኾና ዕርገት ክፍሊ ትንሳኤ እዩ። ትንሳኤ ዘተክሮ ኢየሱስ ኣብ ሓዲስ ህወት ከም ዝኣተወ፣ እዚ ከዓ ነቲ ዝነበሮ ህወት ኣመሓይሹ ማለት ዘይኮነ ኣብ ሓዲስ ህወት ኣትዩ ማለት እዩ። ዕርገት ብዝያዳ ዘመልክቶ ኢየሱስ ምስ ሰማያዊ ኣቦኡ ከም ዘሎ እዩ። ንሱ ምስ ሰማያዊ ኣቦኡ ኣብ ምስጢረ መለኮት ሓደ ኮይኑ ሓዲስ ህወት ጀሚሩ። እዚ ክበሃል ከሎ ናብራ ትስብእቲ ሓዲጉ ማለት እምበር መለኮትስ ኩል ግዜ ሓደ እዩ ኣይሕደስን ኣይልወጥን። ሓቀኛ ትርጉም ዕርገት፣ ሓቀኛ ትርጉም ዕርገት ኣብ መልእኽቲ ናብ ዕብራውያን ምዕራፍ 9 ዘሎ እንተንበብና ክንረኽቦ ንኽእል። ኣብዚ ፀሓፋይ ዕብራውያን ኣነፂሩ ፍልሊ ተራ ኢየሱስ ናይ ኣይሁድ ሊቀ ካህናት ዝገበርዎ ይገልጽ። ክርስቶስ ኣብ ሰብ ዝሰርሖ መቕደስ ከምዘይኣቶ ከመልክት ኢሉ ክርስቶስ ኣብ ክንዳና ኣብ ቅድሚ ኣምላኽ ደው ምእንቲ ክብል ናብ ሰማይ ኣተወ እምበር ናብታ ብኢት ሰብ ዝተገብረት ናይ እታ ቀንዲ መቕደስ ምስሊ ዝኾነት ኣይኣተወን። ከምቲ ሊቀ ካህናት በብዓመት ደም ካልእ ሒዙ ናብ ቤተ መቕደስ ዝኣቱ፣ ክርስቶስ ገዛእ ርእሱ ብዙሕ ሳዕ ክስዋዕ ናብ ሰማይ ኣይኣተወን። ከም ሊቀ ካህናት ዘቕርቦ ደም መስዋእቲ ናይ ኣጣልን ኣብዑርን ዘይኮነ ኢየሱስ ኣብ ቅድሚ ኣምላኽ ኣትዩ ደሙ ኣብ መስቀል እዩ ኣፍሲሱ። ክርስቶስ ንሓንሳብን ንሓዋርን ምእንቲ ኩሉ ንገዛእ ርእሱ በጃሂቡ እዩ። ከምኡ ከዓ እቲ ናይ ብዙሓት ሓጢኣት ምእንቲ ክርሕቕ ሓንሳእ ዝተሰውዑ ክርስቶስ ሓጢኣት ክፀውር ዘይኮነስ ንመድሓንቶም ዝፅበይዎ ካልኣይ ግዜ ክገልጽ እዩ። ዕብራውያን 9 ካብ ቁፅሪ 24 ከምኡ እውን ካብ ምዕራፍ 10 ካብ ቁፅሪ 23። ንሕና ከመይ ኢልና ኢና ነዚ ክንሳተፎ ንኽእል? ነዚ መልሱ እንደገና ኣብ መልእኽቲ ዕብራውያን ኢና ንረኽቦ። ስለዚ ኣሕዋተይ ሳላደም ክርስቶስ ናብ ቅድስቲ ቅዱሳን ዝእቱ እምንቶ ረኺብና ኢና። እናኣትዎ ከዓ በቲ መጋረጃ ማለት ብሰብነቱ ዝተኸፍተ ሓዲስ ህይወት ሕያውን ዝኾነ መገዲ ኣቢልና ኢና። ኣብ ቤት ኣምላኽ ዓብዪ ካህን ኣለና። ስለዚ በዲለ ካብ ዝብል ሕልና ልብና ኣንፅሕና ሰብነትና ብንጹሕ ማይ ኣሓፂብና ብቕኑዕ ልብን ብምሉእ እምነትን ናብ ኣምላኽ ንቕረብ። ዕብራውያን 10 ካብ 19 ክሳብ 27 እናበለ ዓሚቕ ትምህርቲ ይገልጸልና። ኢየሱስ ንኣረጊት መገዲ ብምሉኡ ብሓዲስ መገዲ ተኪእዎ እዩ። እቲ ኣምላኽ ዝርከቦ ቦታ ንሱ ሓዲስ ቅድስቲ ቅዱሳን እዩ። ኢየሱስ መጋረጃ ኮይኑ ብኡ ኣቢልና ኩልና ኣብቲ ናይ ክርስቶስ ክህነት እንሳተፎ እሞ ኣብ ቅድሚ ኣምላኽ ክንቀውም ዘኽእለና እዩ። እዚ እዩ ትርጉም ዕርገት ሎሚ እነብዕሎ ዘለና። ስለዚ ዘፍርሕ የብልናን፣ ነፃነት ኣለና። ብሞትን ትንሳኤን ዕርገት ኢየሱስ ኣቢልና ኣብቲ ቅዱስ ቦታ ክንከይድ ንኽእል ኢና። እዚ መገዲ እዩ ዝተኸፍተልና ኣብ ግዜ ጥምቀትና ከምኡ ኣብ ሂወት ማሕበር ክርስትና ክንሳተፍ ከለና። ንስራሕ ኢየሱስ ምቕጻል ቅድሚ ኣብ ክብርን ግርማን ኢየሱስ ምስታፍ ክንገብሮ ዝግባአና ስራሕ ኣሎ። ኢየሱስ ክሓድገና እንከሎ ኣነፂሩ ዝበሎ ነገር ኣሎ። ነቲ ንሱ ዝጀመሮ ክንቅፅል፣ ንሱ ከም ዝብሎ ልክዕ ከምቲ ዝገበሮ ወላ እውን ኣብኡ ዝዓቢ ነገር ክትገብሩ ትኽእሉ ኢሉ ነጊርና ንሃዋርያቱ ቅድሚ ካብኦም ምፍላዩ ኣብ ኢየሩሳሌም ክምለሱ እሞ ኣብኡ ኮይኖም ንመምፃእ መንፈስ ቅዱስ ክፅበዩ ነጊርዎም። እዚ ተመክሮ እዚ ጥምቀቶም ክኸውን እዩ፣ ብመንፈስ ኢየሱስ ክመልኡ እዮም። ሃዋርያት ግን ቅድሚ ምሕዳጎም ከምዚ እናበለ ሓቲቶም፣ ጎይታ ኣብዚ ግዜ ዲኻ ንመንግስቲ እስራኤል እተቑሞ? ግና ክሳብ መወዳእ ሰዓት እውን ናይ ኢየሱስ ህይወት ትርጉምን ኩሉ ስርሑን ክርድእዎ ኣይከኣሉን። ክሳብ ሕጂ ንሱ እንታይ ዓይነት መስሕ ምዃኑ ገና ኣይተረድእዎን። ኢየሱስ ንመንግስቲ እስራኤል ኣይኮነን ዝሕድስ ወይ ዘቕውም፣ ንሓዲስ መንግስቲ ንኩሉ ዝኸውን እዩ ዘቕውም። እዚ መንግስቲ እዚ ንኩሎም ኣህዛብ ዓለም ከጠቓልል ክፉት እዩ። እዚ መንግስቲ እዚ ፖለቲካዊ ሓይሊ ወይ ወታደራዊ ስልጣን ዝውንን ኣይኮነን። ብኣንጻሩ ዘለኣለማውን ናይ ኩሉን መንግስቲ፣ መንግስቲ ናይ ሓቅን ህይወትን፣ መንግስቲ ናይ ቅድስናን ጸጋን፣ መንግስቲ ርትዒ ፍቅርን ሰላምን እዩ። ድሕሪ ሓፂር እዋን ሓዋርያት ነዚ ክቕበልዎ እዮም፣ ኣብ ኩሉ ከዓ ክሰብክዎን ክብፅሕዎን እዮም። መንፈስ ቅዱስ ምስ ተቐበሉ ንመንግስቲ ኣምላኽ ከስተማቕርዎ እዮም። እዚ ከዓ ኣብ እስራኤል ጥራሕ ወይ ኣብ ኢየሩሳሌም ጥራሕ ወይ ኣብ ይሁዳ ጥራሕ ዘይኮነ ኣብ ኩሉ ጫፍ ዓለም ክሳብ መወዳእታ ከብፅሕዎ እዮም። እዚ እዩ ተልእኮኦምን ተልእኮናን፣ መልእኽቲ ኢየሱስ ኣብ ሙሉእ ዓለም መብፃሕ። ኢየሱስ ንሃዋርያቱ ክዛረቦም ከሎ እናረኣይዎ ንሰማይ ዓረገ፣ ካብ ዓይነቶም ከዓ ደመና ሰወረቶ። እዚ ኣምሳል ኣብ ቅድሚ ኣምላኽ ምህላው እዩ። ደመና ህላዊ ኣምላኽ ዝገልጽ እዩ ኣብ ኣገላልፃ ቅዱስ መፅሓፍ። ድሕሪ ደጊም ኢየሱስ ብዓይኒ ስጋ ኣይረኣይን እዩ። ዕርገት ቃል ንቓሉ ክንትርጉሞ ኣይግባኣናን። ማለት ከም ኢየሱስ ንሰማይ ገጹ ነፊሩ ኣብ ሰማይ ዝበሃል ቦታ ከም ዘሎ ጌርና ክንወስዶ የብልናን። ንሱ ብኣምሳል ደመና ዝተገልጸ ኣብ ዕቕፊ ሰማያዊ ኣቦኡ እዩ ዘሎ። ኢየሱስ ካብኦም ክሳብ ዝፍለየ ንሰማይ ኣንቃዕሪሮም እናጠመቱ እንከለዉ ክልተ ጻዕዳ ክዳን ዝተኸድኑ ኣብ ጥቕኦም ደው ኢሎም ኣቶም ሰብ ገሊላ ስለምንታይ ኢኹም ናብ ሰማይ ኣማዕዲኹም እናጠመትኩም ደው ኢልኩም ዘለኹም? እዚ ኻባኹም ናብ ሰማይ ዝዓረገ ኢየሱስ ከምቲ ናብ ሰማይ ክዓርግ ከሎ ዝርአኹምዎ ከምኡ ገይሩ ከዓ ክመጽእ እዩ በልዎም። ግብረ ሃዋርያት 1:11 ምናልባት ብሂወቶም እንከለዉ ዳግም መጺኡ ክርእይዎ ሓሲቦም ዶ ይኾኑ? ብዙሓት ኣብተን ቀዳሞት ዘመናት ከምኡ ይሓስቡ ነይሮም፣ እንተኾነ ከምኡ ከም ዘይኮነ ታሪክ ገሊጽዎ እዩ። እዞም ጻዕዳ ክዳን ዝተኸድኑ ተባሂሎም ዘለዉ መላእኽቲ ከም ዝኾኑ ውድዱእ እዩ። ምስ ኣምላኽ ብቐጥታ ዝራኸቡ እዮም። እዚ ንሶም ዝብልዎ ከዓ ነቲ ፍጻሜ ዓብዪ ትርጉም ክወሃቦ ንማለት እዩ። መላእኽቲ ኣብ ትንሳኤ ክርስቶስ እውን ተረአዮም እዮም። ሓዲስ ትምህርቲ፣ ሃዋርያት ሓዲስ ተመክሮ ወይ ትምህርቲ ክምሃሩ ኣለዎም። እቲ ንሶም ኣቐዲሞም ዝፈልጥዎ ኢየሱስ እቲ ዝተሰቕለ ንኹሉ ግዜ ሓዲግዎም እዩ። ስለዚ ንኢየሩሳሌም ክምለሱ ኣለዎም። ኣብ ናይ ኣብን ወልድን መንፈስን ኣብ ልዕሊኦም ስ ወረደ ሽዑ ክርድኦም ኣብ ርእድኢቶም ክዓብዩ ክጅምሩ እዮም። ንኢየሱስ ክረኽብዎ እንተደልዮም ኣብ ማሕበር ክርስትያን እዮም ምስቶም ኩሉ ግዜ ምሳእታቶም ተሓዋዊሶም ዝነብሩ እዮም ክረኽብዎ ዝኽእሉ። ኩሉ ግዜ ካብ ኣሕዋቶም ፍቕሪ ክቕበሉ እንከለዉ ናይ ኢየሱስ ስላዊ እዩ ዝገልጽ። ኩሉ ግዜ ንሓዎም ወይ ሓፍቶም ከፍቅሩ እንከለዉ ንኢየሱስ ኣብ መንጎኦም ህሉ ይገብርዎ። ንሕና ንሳቶምን ኣብዚ ዓለም ኢየሱስ ክንከውን ኣለና። ንሕና ዝርአ ህሉ ኢየሱስ ክንከውን ይግባአና። እዚ ዓብይን ዘፍርሕን ሓላፍነት እዩ። ሰባት ክርእዩኒ እንከለዉ ኢየሱስ ዶ ይርእዩ? ሰባት ክርእዩኒ እንከለዉ ንኢየሱስ ክፈልጥዎ ዶ ይደልዩ? ሰባት ክርእዩኒ እንከለዉ ኣብ ማሕበርና ኣብ ክርስትናና ክሕወሱና ዶ ይደልዩ? ኣብ ህይወትና ክሳተፉ ንወንጌል ከም መሰረት ህይወቶም ክወስድዎ ፈቓደኛታት ዶ እዮም? እዚ እዩ ትርጉም ዕርገት። ሎሚ ኣብዚ ዘሎና ነቲ ቅድሚ ዘመናት ዝኾነ ነገር ክንዝክር ኢልና ኣይኮናን። ኣብዚ ዘሎና ኢየሱስ ካብዚ ዓለም ክሓድገና እንከሎ ሓደ ፍሉይን ግድነትን ክገብርዎ ዘለዎ ተልእኮ እዩ ሂብና ሓሊፉ። እቲ ተልእኮ ወይ ሓዋርያውነት ከዓ ነቲ ንሱ ዘርኣየና ፍቕርን ድሕነትን ኣብ ዓለም ክንቅፅል ምእንቲ እዩ። ሎሚ እምበኣር ምስኡ ኮይና መልእኽቱ ክነበፅሕ ከምቲ ንስኻ እትደልዮ ጌርና ክነበፅሕ ሓግዘና እናበልና ንለመኖ። ኣባ ንጉሴ ፍስሓ።
0: ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግርኛ እዩ። ሊቱርግያ ንቤተ ክርስቲያን የምብራን ንእምነታ ይገልጽን ርእሰ ሊቃነ ጳጳሳት ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብዚ ሰሙን እዚ ኣብ ዝለገስዎ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ብዛዕባ እቲ ካልኣይ ጉባኤ ቫቲካን ዝኣወጆ ዶግማዊ ቅዋም ብዛዕባ ስርዓተ ሊቱርግያ ዘስተምህር ሰነድ ቅዱስ ጉባኤ ብምስትንታን ሊቱርግያ ንኣመንቲ ከም ዝድግፎምን ነፍሲ ወከፍ መስዋእቲ ቅዳሴ ከዓ ሓቀይና ግልፀት ቤተ ክርስቲያን ብጸሎት ከም ምዃኑ ኣጉሊሖም። ክርስቶስ ባዕሉ ውሳጣዊ ምንጪ ምስጢር ቤተ ክርስቲያን እዩ። እቶም ኣብ መስቀል ጐድኑ ምስ ተወግአ እተወልዱ ቅዱስ ህዝቢ ኣምላኽ ድማ እዮም። ኣብ ስርዓተ ሊቱርግያ ብሓይሊ መንፈሱ ይዓይሎ ንቤተ ክርስቲያን ነታ መርዓቱ ምስቲ ናብ ኣቦ ዘቕርቦ መስዋእቲ የሕብራን ይቕድሳን ክብሉ እውን ኣስተምሃሩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ነዚ ሓሳባት እዚ ኣብቲ ኣብ ቅርዓት ቅዱስ ጴጥሮስ ዘካፈልዎ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ኣብ ካልኣይ ጉባኤ ቫቲካን ዘተኮረ ተኸታታሊ ትምህርትታቶም ብምቕጻል ኣብዚ ሰሙን እዚ ብዛዕባ እቲ ኣብ 1963 ዓመተ ምህረት ዝተኣወጀ ዶግማዊ ቅዋም ብዛዕባ ቅዳሴ ዘስተምህር ሰነድ ቅዱስ ጉባኤ ሓድሽ ክፋል ኣስተምህሮ ጀሚሮም። ክቡራትን ክቡራንን ሰማዕትና ካብዚ ብምቕጻል ምሉእ ትሕዝቶ ናይቲ ቅዱስ ኣቦና ዘካፈልዎ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ነቕርበልኩም። ሰናይ ምክትታል። ዝኸበርኩም ኣሕዋትን ኣሓትን ብሩኽ መዓልቲ፣ እንቋዕ ብድሓን መጻእኩም። ሎሚ ብዛዕባ እቲ ብኻልኣይ ጉባኤ ቫቲካን ዝተኣወጀ ቀዳማይ ሰነድ ሓድሽ ተኸታታሊ ትምህርተ ክርስቶስ ንጅምር ኣለና። እዚ ድማ ብዛዕባ እቲ ኣብ ስርዓተ ሊቱርግያ ኣተኲሩ ዘስተምህር ሰነድ ቅዱስ ጉባኤ ሳክሮሳንክቱም ኮውንቺልዩም ክኸውን እዩ። ነዚ ጉባኤያዊ ቅዋም እዚ ኣብ ምስንዳው ኣበውዚ ጉባኤ ኣብ ርእሲ ስርዓተ ኣምልኾ ተሓድሶ ክገብሩ ጥራይ ዘይኮነስ ነቲ ንቤተ ክርስቲያን ዘቕውምን ሓድነት ዝህባን ህያው ማእሰር مالت نمستيرا كريستوس نمستنتانن نمعماقون كمرحواون صعيروم يوم برقت سرعة ليتورجيا نلب الزمستير الزي زتنكفيو كم اوون بلك بيتا خريستيان نهيواتا كاب كريستوس تقبللو حدش سفران قزين كم اوون هوا هويو مخنياتو قابلي تورجيا قبر دحنتنا يو زفتسام زدما حروي ولدون ناينغوس كهناتن كدوس هزب املاخ اتي املاخ نغزار اسوزت رينا هزبي يقبرنا كمتي بيتا خريستيان اما بل اسراخ فلا زمن زحلفتو سلستا عينتات تحدسو مالت كدوس مصحفاوي ابتمهرت ابو بيتا خريستيان كمون ابسرعات ليتورجيا تغليصلو ازي كن مرمرو زلونا مستير حدا زين تصور كون النات زي كونس نتي كابزل عالم تصويرو زنبرة اب كريستوس التغلصة مدب دحنات عملاخيو زملكت انبار ات كريستياناو مستير انهو كريستياناو مستير مالت حماماتن موتن تنساين ارغتن كريستوس بلك عبلي تورجيا بمستيراو هلاوي زقربلنا حقيو سلازي ابتبسمو تغابينا اب نركبلو نفس وقف قبائي اب زمستير الزي نتحل كريستوس بعلو وساطاو منجي ناي مستيرا بيتا خريستيانن نايتوم ام مسكل مستوغ از تولدو قدوس حزب املاخن ايا اب قدوس لي تورجيا بحايل منفسو غنا يعيلو نسون بيتا خريستيان نتامرعاتو يقدسان مستينا بابو زقربو مسواتي يحبران نتي بملآت فلوي زخونا كهناتو دما اب قبريو علو اب تيز سبخ قالن اب مستيراتن اب توم نتي سرعات اللي ترقيا زفت سموها قلقلتن اب تتقابي اوزرلو محبرن كموون بزلع على درجة دما اب مستيرا قدوس قربان هياوي خوون سلازي كم تقدوس اغوستينوس زقلصو بيتا خريستيان مسوات قداسي كتعرقن كلا نسقا قويتا تقبل نتيز تقبلتو دما تخونو بزخم زدما نساون سقا خرستوس كوينا محدر منفساو هلاوي املاخ تخوون الزدما يو اتي مس كرستوس زوها هدنا عب حدنات زهان صنا قبر دحناتيو عب قدوس لي تورجيا الزه حدنات زي بسرعاتن بسالوتاتن يو زفتسام الزه سرعاتات بيتا خرستيان نئمنتا يو زقلز بمسرت اتي تنتاو زخونا بهيل ليكس اوراندي ليكس كرادندي حق سالوت حق امناتي يو زبل بتمساس على دماء نتين عيبة خريستيان من النت يقرز التيز سبخ قالن سرعة مستيراتن التوم عب سرعة عملوخو زفت سامو تقباراتن سقطان التزفت ساملو سفران كوتاس الزخلو نتوم بقزي عبهير أبو كم أكال كريستوسن بيت مقدس منفس كدوسن متن التأكبو مؤمنان يملكتن كرتسي هبومن سلازي كم ترسالي كان باباسات كدوس يوهانس باولوس داقما وزبلوو نفس وكف سرعة أملخو ناي بيتا خريستيان اتحاك اينا قلصتا عب صلوت يوزفت سام سرعة لي تورجيا اقل قلوت مستيرا كريستوس انت دعا خوينو سلامن تايدا نتفتات بيتا خريستيان زمر حلو ترزي كلو حايلا كاب اوزو حز منجي كم مخانو غيروم زردقوو حاك ايو تقبار بيتا خريستيان عب سرعة لي تورجيا تراي زتحاس راي كونن يخونمبر كلو نتفتاتا سبكات ندخاتات التوفيو اقل قلوت نسبعوي كون النت عبت قبرو مسناي نابزي ترززيو زبتسح بانس عروقن لطرقيان مئمنان افاسي كاو مستير قويتا نحاوارون كم حدشن بمتحال يدقفو من بزخم زدما بسبكات قلام لخن مستيرات بمسرعن محبراو تسالوت بمزوتارن عب امنتن تلخون زلووم قرص فقاد داقم يبقسون يتبابعون يحدسون بخال ازراربا مئمنان اب لي تورجياوي تقبار زلووم تساتفو بتمساسا لمنقدي وسات اون كموون دقاون تقباريو الزمالت دما اب معالتاوي هيوتنا بسنا مقباراون منفساون تقبارات بجبوت منقدي كقلس زتدليايو سلازي اتزفت سام سرعة عملخو ناب هيوت تترقيمو نتي اب لي تورجيا زقلس جبوت كونات كقبرو زخيل امون هلاوي زحاتت مخانو بزمن قدي ينبقار هيوتنا هياو مسواتن قدوسن اب املاخ تقبالنات زلوون بمخان منفساوي املخونا كنفتس من نخيل بزخم زي لطرقيا نتو ما باوز الساتفو معالتاوي كم قدوس بيت مقدس كم زهن ناسو زقبروم كموون حدا كفوت زخونا محبر نخلو هنغو فايلو زقبل محبر دما يحنز برقص بمنفس قدوس زد تمل ايو نسو دما ناب هيوات كريستوس يأتونا بخلو صفحاتو سقا كريستوس كمن نخووني قبرنا زد دما ملكت دحنات نايم اللا دك سب اب كريستوس يخوون كمتي رسالي كانبا باسات فرانشيسكو زبلوو عالم غنا اي فلت اتون زلا غناخي كلو سب نابدرار مرعات تغنشل تعدي ملو فقرات يعرغتي بوشتنا بتب سرعاتاتن ملكتاتن تقباراتن لعلو خلو دما بتي عبزمت تمرتا خرستوس كن مرمرو مديبنا زلونا هياو زخونه اللاوي كرستوس عب سرعات لي ترقيا زركب كن كراتس نفقدلو

0: ክቡራትን ክቡራን ሰማዕትና ስለመከታተልኩም ነመስግን። መደባትና ብጀካ ብሬዲዮ በፌስቡክን ብመርበብ ሓበሬታ ቫቲካን ኒውስ ክፌርትራ ኣቢልኩም ክትከታተሎ ከምትኽእሉን ከምኡ እውን ናይ ኢሜይል ኣድራሻና tigrino@spc.vi ምዃኑ ንሕብር። ርእይቶኹም ኣይፈለየና ንብል ናይ ሎሚ መደብ ፈነወና ኣብዚ ይዛዘም። ኣብ ናይ ፅባሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ጽንሑ።
1: يتبارك يسوس كريستوس لاوليتور يسوس كريستوس

0: ክቡራትን ክቡራንን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግረይና ሰላምታና ነቕርብ። ናይ ሎሚ ሰንበት መደፈነወና ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ዝሓለፈ ሰንበት ኣብ ጸሎት መልኣከ እግዚኣብሔር ዝለገሱ ኣስተንትኖ ቃል ኣምላኽ ናይ ዕለቱ ንባብ ወንጌል ምስ ኣስተንትኖ ቃል ኣምላኽ ብኽቡር ኣባ ንጉሰ ፍስሐ ቅዱስ ኣቦና ኣብዚ ሰሙን እዚ ኣብ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ዘካፈልዎ ኣስተምህሮን ኣብ ዝምልከቱ ቀንዳ ርስታ ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ ሰንበት መደፈነወና እንሆ ሕጂ ይጅምር። ክሳብ ፍጻሜ መደብና ምጽናሕኩም ምሳና ክትገብሩ ብኽብሪ ንዕድም። ደጊምና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ካባይ ካብ ኣባ ተወልደን ካብ ስምዖንን ኣባ ፍሬዝ ግን ሰላምታና ይብጻሕኩም እናበልና ናብ ናይ ሎሚ መደብና ነሰጋግረኩም። ሰናይ ምክትታል። ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ዕርገት ጐይታና ናብ እግዚኣብሔር ኣቦና ይስሕበና ሕብረትን ሰላምን እውን ይሃንጽ። ርእሰ ሊቃነ ጳጳሳት ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ዝሓለፈ ሰንበት ኣብ ናይ ፍርቂ መዓልቲ ጸሎቶ ንግሥተ ሰማይ ኣብ ዘካፈል ዋስተንትኖ ቃል ኣምላኽ ብዛዕባ ዕርገት ጐይታናን መድሓኒናን ኢየሱስ ክርስቶስ የስተንትኑ። መላእ ሕይወት ክርስቶስ ናይ ዕርገት ተግባር ምዃኑን ሰብነት ክርስቶስ ድማ ንመላእ ዓለም ከም ዝሓቁፍን ከም ዘጠቓልልን ንዂሉ ድማ ናብ ላዕሊ ከም ዝስሕብን ከም ዘድሕንን ኣስተንቲኖም። ርእሰ ሊቃነ ጳጳሳት ልዮን መበል 14 ዝሓለፈ ሰንበት ኣብ ቅርዓት ቅዱስ ጴጥሮስ ንኣስታት 20,000 ዝኾኑ ነጋድያንን መንፈሳውያን በጻሕትን ኣብ ዘካፈልዎ ሓሳባት ሎሚ ኣብ ብዙሓት ሃገራት ኣብ መላእ ዓለም በዓል ዕርገት ጐይታ ይኸብር ከም ዘሎ ዘኪሮም። ቅዱስነቶም ብዛዕባ እዚ ክብረ በዓል እዚን ከስተንትኑ ጐይታናን መድሓኒናን ኢየሱስ ክርስቶስ ካብ ምድሪ ልዕል ኢሉ ናብ ሰማይ ምዕራጉ እዚ ምስጢር እዚ ኣብ ርሑቕ ዘመን ከም እተፈጸመ ጌርና ከም እንሓስቦ ስለ ዝገብረና ኮይኑ ግና ጐይታ ምስኡ ናብ ምሉእ ሕብረት ምስ ኣቦ ከም ዝስሕበናን ከም ኣካላት እቲ ሓደ ኣካል ክርስቶስ ኮይንና ምስ ኢየሱስ ሓድነት ስለ ዘሎና እቲ ሓቂ ኣዝዩ ህሉ ኩነት እዩ ክብሉ ኣስተምሃሩ። ክቡራትን ክቡራንን ሰማዕትና ካብዚ ብምቕጻል ምሉእ ትሕዝቶ ናይቲ ቅዱስ ኣቦና ዘካፈልዎ ኣስተንትኖ ቃል ኣምላኽ ነቕርበልኩም። ሰናይ ምክትታል። ዝኸበርኩም ኣሕዋትን ሓትን ብሩኽ ሰንበት። ሎሚ ኣብ ብዙሓት ሃገራት በዓል ዕርገት ጐይታና ይኸብር ኣሎ። እቲ ናይ ጐይታናን መድሓኒናን ኢየሱስ ክርስቶስ ምስሊ ናይ ዝዕለት ከምቲ ቅዱስ መጽሓፍ ዘቕርበልና ካብ ምድሪ ልዕል ኢሉ ናብ ሰማይ ዓረገ ነዚ ምስጢር እዚ ኣብ ጥንቲ ዘመን ከም እተፈጸመ ጌርና ክንሓስቦ ክገብረና ይኽእል እዩ። ንሕና ግና ከም ኣካላት ሓደ ሰብ ኮይንና ምስ ኢየሱስ ሓድነት ስለ ዘሎና እዚ ምስጢር እዚ ከምኡ ኣይኮነን እምበኣር ናብ ሰማይ ምዕራጉ ምስኡ ናብ ምሉእ ሕብረት ምስ ኣቦ ይስሕበና። በዚ ኸምዚ ቅዱስ ኣጐስጢኖስ ብልጽግና ናይ ርእሲ ተስፋ ናይቶም ኣካላቱ እዩ በለ። ብርግጽ መላእ ሕይወት ክርስቶስ ተግባር ዕርገት እዩ ዝነበረ። ብሰብኣውነቱ ኣቢሉ ንመላእ ዓለም ሓቒፉ ንደቂ ሰብ ካብቲ ሓጥእ ኩነቶም ልዕል የብሎምን ይብጀዎምን። በዚ ኸምዚ ኵሎም ደቂ ሰባት ሰብኡትን ኣንስትን ነቲ ወዲ ኣምላኽ ብሞቱ ንሞትና ኣጥፊኡ ብትንሣኤኡ ኸዓ ሕይወት ዝሃበና ነቲ እተፈጸመ ዓወት ፋሲካ ምእንቲ ክካፈሉ ኣብቲ ኣቐዲሙ ጸልማትን ፍትሒ ኣልቦነትን ተስፋ ቝርጸትን ዝነበረሉ ብርሃንን ይቕሬታን ተስፋን ድማ ይህበና። ስለዚ ዕርገት ብዛዕባ ርሑቕ ተስፋ ኣይኮነን ዝዛረበና፣ የግዳስ ብዛዕባ እቲ ናብ ሰማያዊ ክብሪ ዝስሕበና ህያው ማእሰሪ እዩ ዝነግረና። ድሮ ኣብዛ ህይወት እዚኣ ዘሎና ንኣተሓሳስባና ልዕል የብሎ፣ ከምኡ ውን ንግንዛቤናን ስምዒትናን ተግባራትናን ናብ ስፍሓት ልቢ ኣምላኽ ብዝያዳ ዝመርሖ ሓቂ እዩ። ኣብ ርእሲ እዚ እውን ኣብዚ ጐደና ዕርገት ነቲ መንገዲ ንፈልጦ ኢና እወ ኣብ ኢየሱስ ክርስቶስ ኣብ ውህበት ሕይወቱን ኣብነቱን ትምህርትታቱን ኢና እንረኽቦ። ኣብ ቅድስቲ ድንግል ማርያምን ቅዱሳንን እውን ንርእዮ ኢና። እቶም ቤተ ክርስቲያን ከም ኣድማሳዊ ምሳሌ ገይራ ተቕርቦም ቅድስቲ ድንግል ማርያምን ኵሎም ቅዱሳንን ኣብኣቶም እውን እንርእዮ ኢና። ርእሰ ሊቃነ ጳጳሳት ፍራንቸስኮ ብዛዕባቶም ኣብ ጐረቤትና ዘለዉ ቅዱሳን እውን ክነግሩና ይፈትዉ ነበሩ። ኣብ መዓልታዊ ሕይወትና ምስኦም እንነብር ኣቦታትን ኣዴታትን እኖሓጐታትን ኣቦ ሓጐታትን ኣብ ኵሉ ክሊ ዕድመን ኩነትን ዝርከቡ ሰባት ብሓጐስን ብተወፋይነትን ከም ወንጌል ብቕንዕና ንኽነብሩ ዝጽዕሩ ሰባት እውን ኣለዉ። ምስኣታቶም ሓቢርና ብደገፎምን ሳልኦምን ብጸሎቶምን መዓልታዊ ናብ ሰማይ ክንድይብ ንኽእል ኢና። ከምቲ ቅዱስ ጳውሎስ ዝበሎ ኣብቲ ሓቅን ፍትሕን ፍቕርን ዝኾነ ነገር ከነተኩር ኣሎና። ብሓገዝ ኣምላኽ ከዓ ዝሰማዕናዮን ዝረኣናዮን ኩሉ ኣብ ግብሪ ነውዕሎ። በዚ ከምዚ እቲ ብጥምቀት ዝተቐበልናዮን ወትሩ ናብ ላዕለዋይ ደረጃ ናብ ኣቦ ዝስሕበናን መለኮታዊ ህይወት ኣብ ውሽጥናን ኣብ ከባቢናን ክዓቢ ከምኡውን ክቡር ፍረ ሕብረትን ሰላምን ኣብ ዓለም ክሰፍሕ ይኽእል እዩ። ኣብ ነፍሲ ወከፍ ህሞት እተብርሃልናን እትመርሓናን ንግሥተ ሰማይ ቅድስቲ ድንግል ማርያም ኣብ ጉዕዞና ትደግፈና። ክቡራትን ክቡራንን ሰማዕትና፣ ካብዚ ብምቕጻል ናይ ዕለቱ ንባብ ወንጌል ምሳስተንትኖ ቃል ኣምላኽ ብኽቡር ኣባ ንጉሰ ፍስሓ ነቕርበልኩም። ሰናይ ምክትታል።
1: ሰንበት ዘዕርገት ግንቦት 16/2018 ዓመተ ምህረት ሎሚ ሰንበት ፍሉይ ትገብሮ ከዓኒ መዓልቲ ናፅነት ሃገርና ከም ምዃኑ መጠን ምእንቲ ሰላም ምእንቲ ምስጋና ንኣምላኽ ንሃገርና ክባርኸልና ንመራሕትና ክባርኸልና ብፍሉይ ጸሎት ንገብረሉ ዕለት ናይ ምስጋናን ናይ ጸሎትን መዓልቲ እዩ። እግዚኣብሄር ናይ ፍቕሪ ናይ ሰላም ናፅነት ይግበረልና። ብዓብዩ ከዓ በዓል ዕርገት ሰንበት ዘዕርገት ኢልና ንዝክረሉ እዩ። ነዚ ሰንበት እዚ ዘሰኒ መዝሙር በሰንበት ዓርጋ ሃመረ በንሰንበት ኣብ መርከብ ደየበ ንባሕርን ንንፋሳትን ገሰጾም ከምዚ ከኣበሎም ኣብ ልብኹም ጥርጥር ኣይእቶ ከምቲ ኣቦይ ንኣይ ዝለኣኸኒ ኣነ ከዓ ንዓልኻትኩም ልእከኩም ኣለኹ። ኣብ ቤት ኣቦይ ብዙሕ ማሕደር ኣሎ፣ እንደገና ክመጽእ እየ። ምሳይ ኣብ መንግስቲ ኣቦይ ኣብ ሰማያት ምእንቲ ክትኮኑ እውን ክወስደኩም እየ። ምስባክ ኣርገ እግዚኣብሄር በይባብየ ወእግዚኢነ በቃለ ቀርኑ ዘምሩ ለኣምላክነ ዘምሩ። እግዚኣብሄር ብዕልልታ ዓረገ ጐይታና እውን ብመለኸት ዓረገ ዘምሩ ንኣምላኽና ዘምሩ። መዝሙር 47 ካብ ቁፅሪ 5 ክሳዕ 6 ካብ ወንጌል ማርቆስ ካብ መበል 16 ምዕራፍ ካብ ቁፅሪ 14 እንሆ ነቶም 11 ኣብ ማኣዲ ተቐሚጦም ከለዉ ተረእዮም። ነቶም ምስ ተንስአ ዝረኣይዎ ኣይኣመንዎምን ነበሩ እሞ ብዘይ ምእማኖም ትሪ ልቦምን ዘለፎም ከምዚ በሎም፣ ናብ ኩሉ ዓለም ኪዱ ንብዘሎ ፍጥረት ከዓ ወንጌል ስበኹ። እቲ ዝኣመነን ዝተጠምቀን ክድሕን እዩ፣ እቲ ዘይኣመነ ግና ክኽውነን እዩ። ነቶም ዝኣምኑ እዚ ምልክት እዚ ክስዕቦም እዩ፣ ብሰመይ ኣጋንን ተኸውፅኡ ብሓድሽ ቋንቋ ከዓ ክዛረቡ ኣትማን ክሕዙ ዝቐትል እንተሰተዩ ከዓ ኣይክገድኦምን እዩ። ኣእዳዎም ኣብ ሕሙማት ከንብሩ ንሳቶም እውን ክሓውዩ እዮም። ጐይታ ኢየሱስ ነዚ ምስ ተዛረቦም ናብ ሰማይ ዓረገ፣ ኣብ የማን ኣምላኽ እውን ተቐመጠ። ንሳቶም ድማ ወፂኦም ኣብ ኩሉ ክሰብኩ ጐይታ ከዓ ምስኣታቶም ይዓይ፣ ነቲ ቓል እውን በቲ ዘሰንዮ ተኣምራት የጽንዖ ነበረ። ወንጌል ናይ ሉቃስ ከምኡውን ኣብ ግብረ ሃዋርያት ዘሎ ብዛዕባ ዕርገት ዝዛረብ እንተንብብና ዝገራጮ ይመስል። ክልቲኡ ወላ እኳ ብሉቃስ ይፀሓፍ እምበር ኣብ ወንጌል ናይ ኢየሱስ ዕርገት ኣብ መዓልቲ ትንሳኤ ኣብ ሰንበት ከም ዝኾነ ይገልጽ። ኣብ ግብረ ሃዋርያት ከዓ 40 መዓልቲ ድሕሪ ትንሳኤ ከም ዝኾነ ይነግር። ኣብ ወንጌል ዕርገትን ትንሳኤን ከም ሓደ ፍጻሜ እዩ ዝገብሮ፣ ኣብ ግብረ ሃዋርያት ግን ክልቲ ዝተፈላለዩ ፍጻሜታት ከም ዝኾኑ ገይሩ እዩ ዝገልጾ። ወንጌል ናይ ማርቆስ እውን ልክዕ ነዚ ብዝምልከት ኩሉ መሰረት ናይ ቲኦም ወንጌላውያን ናይ ማቴዎስን ሉቃስን ኣብ ናይ ሉቃስ ተመስሪቶም ዝገበርዎ ስለ ዝኾነ ማርቆስ እውን ጎይታ ናይ የሱስ ክርስቶስ ቅድሚ ንሰማይ ምዕራጉ ንሃዋርያቱ ዝሃቦም ፀጋ ዝገለፀሎም ግልፀት እናገለፀ ጎይታ ናይ የሱስ ክርስቶስ ናብ ሰማይ እናረኣይዎ ከምዝዓረገ ብደመና ከምዝተኸለለ ቃሉ ክሰብኩ ከለዉ ከዓ ንሱ ኩሉ ግዜ ምስም ከም ዝኾነ ንሱ ብቓሉ ይዓየ ከም ዝነበረ እውን ማርቆስ ወንጌላዊ ይነግረና። ብሓቂ ክንሪኦን ከሎ እንትኾና ዕርገት ክፍሊ ትንሳኤ እዩ። ትንሳኤ ዘተክሮ ኢየሱስ ኣብ ሓዲስ ህወት ከም ዝኣተወ፣ እዚ ከዓ ነቲ ዝነበሮ ህወት ኣመሓይሹ ማለት ዘይኮነ ኣብ ሓዲስ ህወት ኣትዩ ማለት እዩ። ዕርገት ብዝያዳ ዘመልክቶ ኢየሱስ ምስ ሰማያዊ ኣቦኡ ከም ዘሎ እዩ። ንሱ ምስ ሰማያዊ ኣቦኡ ኣብ ምስጢረ መለኮት ሓደ ኮይኑ ሓዲስ ህወት ጀሚሩ። እዚ ክበሃል ከሎ ናብራ ትስብእቲ ሓዲጉ ማለት እምበር መለኮትስ ኩል ግዜ ሓደ እዩ ኣይሕደስን ኣይልወጥን። ሓቀኛ ትርጉም ዕርገት፣ ሓቀኛ ትርጉም ዕርገት ኣብ መልእኽቲ ናብ ዕብራውያን ምዕራፍ 9 ዘሎ እንተንበብና ክንረኽቦ ንኽእል። ኣብዚ ፀሓፋይ ዕብራውያን ኣነፂሩ ፍልሊ ተራ ኢየሱስ ናይ ኣይሁድ ሊቀ ካህናት ዝገበርዎ ይገልጽ። ክርስቶስ ኣብ ሰብ ዝሰርሖ መቕደስ ከምዘይኣቶ ከመልክት ኢሉ ክርስቶስ ኣብ ክንዳና ኣብ ቅድሚ ኣምላኽ ደው ምእንቲ ክብል ናብ ሰማይ ኣተወ እምበር ናብታ ብኢት ሰብ ዝተገብረት ናይ እታ ቀንዲ መቕደስ ምስሊ ዝኾነት ኣይኣተወን። ከምቲ ሊቀ ካህናት በብዓመት ደም ካልእ ሒዙ ናብ ቤተ መቕደስ ዝኣቱ፣ ክርስቶስ ገዛእ ርእሱ ብዙሕ ሳዕ ክስዋዕ ናብ ሰማይ ኣይኣተወን። ከም ሊቀ ካህናት ዘቕርቦ ደም መስዋእቲ ናይ ኣጣልን ኣብዑርን ዘይኮነ ኢየሱስ ኣብ ቅድሚ ኣምላኽ ኣትዩ ደሙ ኣብ መስቀል እዩ ኣፍሲሱ። ክርስቶስ ንሓንሳብን ንሓዋርን ምእንቲ ኩሉ ንገዛእ ርእሱ በጃሂቡ እዩ። ከምኡ ከዓ እቲ ናይ ብዙሓት ሓጢኣት ምእንቲ ክርሕቕ ሓንሳእ ዝተሰውዑ ክርስቶስ ሓጢኣት ክፀውር ዘይኮነስ ንመድሓንቶም ዝፅበይዎ ካልኣይ ግዜ ክገልጽ እዩ። ዕብራውያን 9 ካብ ቁፅሪ 24 ከምኡ እውን ካብ ምዕራፍ 10 ካብ ቁፅሪ 23 ንሕና ከመይ ኢልና ኢና ነዚ ክንሳተፎ ንኽእል? ነዚ መልሱ እንደገና ኣብ መልእኽቲ ዕብራውያን ኢና ንረኽቦ። ስለዚ ኣሕዋተይ ሳላደም ክርስቶስ ናብ ቅድስቲ ቅዱሳን ዝእቱ እምንቶ ረኺብና ኢና። እናኣትዎ ከዓ በቲ መጋረጃ ማለት ብሰብነቱ ዝተኸፍተ ሓዲስ ህይወት ሕያውን ዝኾነ መገዲ ኣቢልና ኢና። ኣብ ቤት ኣምላኽ ዓብዪ ካህን ኣለና። ስለዚ በዲለ ካብ ዝብል ሕልና ልብና ኣንፅሕና ሰብነትና ብንጹሕ ማይ ኣሓፂብና ብቕኑዕ ልብን ብምሉእ እምነትን ናብ ኣምላኽ ንቕረብ። ዕብራውያን 10 ካብ 19 ክሳብ 27 እናበለ ዓሚቕ ትምህርቲ ይገልጸልና። ኢየሱስ ንኣረጊት መገዲ ብምሉኡ ብሓዲስ መገዲ ተኪእዎ እዩ። እቲ ኣምላኽ ዝርከቦ ቦታ ንሱ ሓዲስ ቅድስቲ ቅዱሳን እዩ። ኢየሱስ መጋረጃ ኮይኑ ብኡ ኣቢልና ኩልና ኣብቲ ናይ ክርስቶስ ክህነት እንሳተፎ እሞ ኣብ ቅድሚ ኣምላኽ ክንቀውም ዘኽእለና እዩ። እዚ እዩ ትርጉም ዕርገት ሎሚ እነብዕሎ ዘለና። ስለዚ ዘፍርሕ የብልናን፣ ነፃነት ኣለና። ብሞትን ትንሳኤን ዕርገት ኢየሱስ ኣቢልና ኣብቲ ቅዱስ ቦታ ክንከይድ ንኽእል ኢና። እዚ መገዲ እዩ ዝተኸፍተልና ኣብ ግዜ ጥምቀትና ከምኡ ኣብ ሂወት ማሕበር ክርስትና ክንሳተፍ ከለና። ንስራሕ ኢየሱስ ምቕጻል ቅድሚ ኣብ ክብርን ግርማን ኢየሱስ ምስታፍ ክንገብሮ ዝግባአና ስራሕ ኣሎ። ኢየሱስ ክሓድገና እንከሎ ኣነፂሩ ዝበሎ ነገር ኣሎ። ነቲ ንሱ ዝጀመሮ ክንቅፅል፣ ንሱ ከም ዝብሎ ልክዕ ከምቲ ዝገበሮ ወላ እውን ኣብኡ ዝዓቢ ነገር ክትገብሩ ትኽእሉ ኢኹ ኢሉ ነጊርና ንሃዋርያቱ ቅድሚ ካብኦም ምፍላዩ ኣብ ኢየሩሳሌም ክምለሱ እሞ ኣብኡ ኮይኖም ንመምፃእ መንፈስ ቅዱስ ክፅበዩ ነጊርዎም። እዚ ተመክሮ እዚ ጥምቀቶም ክኸውን እዩ፣ ብመንፈስ ኢየሱስ ክመልኡ እዮም። ሃዋርያት ግን ቅድሚ ምሕዳጎም ከምዚ እናበለ ሓቲቶም፣ ጎይታ ኣብዚ ግዜ ዲኻ ንመንግስቲ እስራኤል እተቑሞ? ግና ክሳብ መወዳእ ሰዓት እውን ናይ ኢየሱስ ህይወት ትርጉምን ኩሉ ስርሑን ክርድእዎ ኣይከኣሉን። ክሳብ ሕጂ ንሱ እንታይ ዓይነት መስሕ ምዃኑ ገና ኣይተረድእዎን። ኢየሱስ ንመንግስቲ እስራኤል ኣይኮነን ዝሕድስ ወይ ዘቕውም፣ ንሓዲስ መንግስቲ ንኩሉ ዝኸውን እዩ ዘቕውም። እዚ መንግስቲ እዚ ንኩሎም ኣህዛብ ዓለም ከጠቓልል ክፉት እዩ። እዚ መንግስቲ እዚ ፖለቲካዊ ሓይሊ ወይ ወታደራዊ ስልጣን ዝውንን ኣይኮነን። ብኣንጻሩ ዘለኣለማውን ናይ ኩሉን መንግስቲ፣ መንግስቲ ናይ ሓቅን ህይወትን፣ መንግስቲ ናይ ቅድስናን ጸጋን፣ መንግስቲ ርትዒ ፍቅርን ሰላምን እዩ። ድሕሪ ሓፂር እዋን ሓዋርያት ነዚ ክቕበልዎ እዮም፣ ኣብ ኩሉ ከዓ ክሰብክዎን ከብፅሕዎን እዮም። መንፈስ ቅዱስ ምስ ተቐበሉ ንመንግስቲ ኣምላኽ ከስተማቕርዎ እዮም። እዚ ከዓ ኣብ እስራኤል ጥራሕ ወይ ኣብ ኢየሩሳሌም ጥራሕ ወይ ኣብ ይሁዳ ጥራሕ ዘይኮነ ኣብ ኩሉ ጫፍ ዓለም ክሳብ መወዳእታ ከብፅሕዎ እዮም። እዚ እዩ ተልእኮኦምን ተልእኮናን፣ መልእኽቲ ኢየሱስ ኣብ ሙሉእ ዓለም መብፃሕ። ኢየሱስ ንሃዋርያቱ ክዛረቦም ከሎ እናረኣይዎ ንሰማይ ዓረገ፣ ካብ ዓይነቶም ከዓ ደመና ሰወረቶ። እዚ ኣምሳል ኣብ ቅድሚ ኣምላኽ ምህላው እዩ። ደመና ህላዊ ኣምላኽ ዝገልጽ እዩ ኣብ ኣገላልፃ ቅዱስ መፅሓፍ። ድሕሪ ደጊም ኢየሱስ ብዓይኒ ስጋ ኣይረኣይን እዩ። ዕርገት ቃል ንቓሉ ክንትርጉሞ ኣይግባኣናን። ማለት ከም ኢየሱስ ንሰማይ ገጹ ነፊሩ ኣብ ሰማይ ዝበሃል ቦታ ከም ዘሎ ጌርና ክንወስዶ የብልናን። ንሱ ብኣምሳል ደመና ዝተገልጸ ኣብ ዕቕፊ ሰማያዊ ኣቦኡ እዩ ዘሎ። ኢየሱስ ካብኦም ክሳብ ዝፍለየ ንሰማይ ኣንቃዕሪሮም እናጠመቱ እንከለዉ ክልተ ጻዕዳ ክዳን ዝተኸድኑ ኣብ ጥቕኦም ደው ኢሎም ኣቶም ሰብ ገሊላ ስለምንታይ ኢኹም ናብ ሰማይ ኣማዕዲኹም እናጠመትኩም ደው ኢልኩም ዘለኹም? እዚ ኻባኹም ናብ ሰማይ ዝዓረገ ኢየሱስ ከምቲ ናብ ሰማይ ክዓርግ ከሎ ዝርአኹምዎ ከምኡ ገይሩ ከዓ ክመጽእ እዩ በልዎም። ግብረ ሃዋርያት 1:11 ምናልባት ብሂወቶም እንከለዉ ዳግም መጺኡ ክርእይዎ ሓሲቦም ዶ ይኾኑ? ብዙሓት ኣብተን ቀዳሞት ዘመናት ከምኡ ይሓስቡ ነይሮም፣ እንተኾነ ከምኡ ከም ዘይኮነ ታሪክ ገሊጽዎ እዩ። እዞም ጻዕዳ ክዳን ዝተኸድኑ ተባሂሎም ዘለዉ መላእኽቲ ከም ዝኾኑ ውድዱእ እዩ። ምስ ኣምላኽ ብቐጥታ ዝራኸቡ እዮም። እዚ ንሶም ዝብልዎ ከዓ ነቲ ፍጻሜ ዓብዪ ትርጉም ክወሃቦ ንማለት እዩ። መላእኽቲ ኣብ ትንሳኤ ክርስቶስ እውን ተራእዮም እዮም። ሓዲስ ትምህርቲ፣ ሃዋርያት ሓዲስ ተመክሮ ወይ ትምህርቲ ክምሃሩ ኣለዎም። እቲ ንሶም ኣቐዲሞም ዝፈልጥዎ ኢየሱስ እቲ ዝተሰቕለ ንኹሉ ግዜ ሓዲግዎም እዩ። ስለዚ ንኢየሩሳሌም ክምለሱ ኣለዎም። ኣብ ናይ ኣብን ወልድን መንፈስን ኣብ ልዕሊኦም ስ ወረደ ሽዑ ክርድኦም ኣብ ርእድኢቶም ክዓብዩ ክጅምሩ እዮም። ንኢየሱስ ክረኽብዎ እንተደልዮም ኣብ ማሕበር ክርስትያን እዮም ምስቶም ኩሉ ግዜ ምሳእታቶም ተሓዋዊሶም ዝነብሩ እዮም ክረኽብዎ ዝኽእሉ። ኩሉ ግዜ ካብ ኣሕዋቶም ፍቕሪ ክቕበሉ እንከለዉ ናይ ኢየሱስ ስላዊ እዩ ዝገልጽ። ኩሉ ግዜ ንሓዎም ወይ ሓፍቶም ከፍቅሩ እንከለዉ ንኢየሱስ ኣብ መንጎኦም ህሉ ይገብርዎ። ንሕና ንሳቶምን ኣብዚ ዓለም ኢየሱስ ክንከውን ኣለና። ንሕና ዝርአ ህሉ ኢየሱስ ክንከውን ይግባአና። እዚ ዓብይን ዘፍርሕን ሓላፍነት እዩ። ሰባት ክርእዩኒ እንከለዉ ኢየሱስ ዶ ይርእዩ? ሰባት ክርእዩኒ እንከለዉ ንኢየሱስ ክፈልጥዎ ዶ ይደልዩ? ሰባት ክርእዩኒ እንከለዉ ኣብ ማሕበርና ኣብ ክርስትናና ክሕወሱና ዶ ይደልዩ? ኣብ ህይወትና ክሳተፉ ንወንጌል ከም መሰረት ህይወቶም ክወስድዎ ፈቓደኛታት ዶ እዮም? እዚ እዩ ትርጉም ዕርገት ሎሚ ኣብዚ ዘሎና

ልጽን ርእሰ ሊቃነ ጳጳሳት ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብዚ ሰሙን እዚ ኣብ ዝለገስዎ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ብዛዕባ እቲ ካልኣይ ጉባኤ ቫቲካን ዝኣወጆ ዶግማዊ ቅዋም ብዛዕባ ስርዓተ ሊጡርግያ ዘስተምህር ሰነድ ቅዱስ ጉባኤ ብምስትንታን ሊጡርግያ ንኣመንቲ ከም ዝድግፎምን ነፍሲ ወከፍ መስዋእቲ ቅዳሴ ኸኣ ሓቀይና ግልጸት ቤተ ክርስቲያን ብጸሎት ከም ምዃኑ ኣጉሊሖም። ክርስቶስ ባዕሉ ውሳጣዊ ምንጪ ምስጢር ቤተ ክርስቲያን እዩ። እቶም ኣብ መስቀል ጐድኑ ምስ ተወግአ እተወልዱ ቅዱስ ሕዝቢ ኣምላኽ ድማ እዮም። ኣብ ስርዓተ ሊጡርግያ ብሓይሊ መንፈሱ ይዓይሎ ንቤተ ክርስቲያን ነታ መርዓቱ ምስቲ ናብ ኣቦ ዘቕርቦ መስዋእቲ የሕብራን ይቕድሳን ክብሉ እውን ኣስተምሃሩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ነዚ ሓሳባት እዚ ኣብቲ ኣብ ቅርዓት ቅዱስ ጴጥሮስ ዘካፈልዎ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ኣብ ካልኣይ ጉባኤ ቫቲካን ዘተኰረ ተኸታታሊ ትምህርትታቶም ብምቕጻል ኣብዚ ሰሙን እዚ ብዛዕባ እቲ ኣብ 1963 ዓመተ ምህረት ዝተኣወጀ ዶግማዊ ቅዋም ብዛዕባ ቅዳሴ ዘስተምህር ሰነድ ቅዱስ ጉባኤ ሓድሽ ክፋል ኣስተምህሮ ጀሚሮም። ክቡራትን ክቡራንን ሰማዕትና ካብዚ ብምቕጻል ምሉእ ትሕዝቶ ናይቲ ቅዱስ ኣቦና ዘካፈልዎ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ነቕርበልኩም። ሰናይ ምክትታል። ዝኸበርኩም ኣሕዋት ናሓትን ብሩኽ መዓልቲ እንቋዕ ብድሓን መጻእኩም። ሎሚ ብዛዕባ እቲ ብኻልኣይ ጉባኤ ቫቲካን ዝተኣወጀ ቀዳማይ ሰነድ ሓድሽ ተኸታታሊ ትምህርተ ክርስቶስ ንጅምር ኣለና። እዚ ድማ ብዛዕባ እቲ ኣብ ስርዓተ ሊጡርግያ ኣተኲሩ ዘስተምህር ሰነድ ቅዱስ ጉባኤ ሳክሮሳንክቱም ኮውንቺልዩም ክኸውን እዩ። ነዚ ጉባኤያዊ ቅዋም እዚ ኣብ ምስንዳው ኣበውዚ ጉባኤ ኣብ ርእሲ ስርዓተ ኣምልኾ ተሓድሶ ክገብሩ ጥራይ ዘይኮነስ ነቲ ንቤተ ክርስቲያን ዘቕውምን ሓድነት ዝህባን ህያው ማእሰር ማለት ንምስጢረ ክርስቶስ ንምስትንታንን ንምዕማቕን ክመርሕዋ እውን ጽዒሮም እዮም። ብርግጽ ስርዓተ ሊጡርግያ ንልቢ እዚ ምስጢር እዚ ዝትንክፍ እዩ። ከምኡ እውን ብልክዕ ቤተ ክርስቲያን ንህይወታ ካብ ክርስቶስ እትቕበለሉ ሓድሽ ስፍራን ግዜን ከምኡ እውን ሃዋህው እዩ። ምኽንያቱ ኣብ ሊጡርግያ ግብሪ ድሕነትና እዩ ዝፍጸም። እዚ ድማ ሕሩይ ወለዶን ናይ ንጉሥ ካህናትን ቅዱስ ህዝቢ ኣምላኽ እቲ ኣምላኽ ንገዛ ርእሱ ዘጥረየና ህዝቢ ይገብረና። ከምቲ ቤተ ክርስቲያን ኣብ መበል 20 ክፍለ ዘመን ዘሕለፈቶ ሰለስተ ዓይነታት ተሓድሶ ማለት ቅዱስ መጽሓፋዊ ኣብ ትምህርቲ ኣበው ቤተ ክርስቲያን ከምኡ እውን ኣብ ስርዓተ ሊጡርግያ ተገሊጹ ኣሎ። እዚ ክንምርምሮ ዘሎና ምስጢር ሓደ ዘይንጹር ክውንነት ዘይኮነስ ነቲ ካብ ዘለኣለም ተሰዊሩ ዝነበረ ኣብ ክርስቶስ እተገልጸ መደብ ድሕነት ኣምላኽ እዩ ዘመልክት። እምበኣር እቲ ክርስቲያናዊ ምስጢር እንሆ። ክርስቲያናዊ ምስጢር ማለት ሕማማትን ሞትን ትንሣኤን ዕርገትን ክርስቶስ ብልክ ኣብ ሊጡርግያ ብምስጢራዊ ህላዌ ዝቐርበልና ሓቂ እዩ። ስለዚ ኣብቲ ብስሙ ተጋቢእና ኣብ ንርከበሉ ነፍሲ ወከፍ ጉባኤ ኣብዚ ምስጢር እዚ ንጥሕል። ክርስቶስ ባዕሉ ውሳጣዊ ምንጪ ናይ ምስጢረ ቤተ ክርስቲያንን ናይቶም ኣብ መስቀል ምስ ተወግአ ዝተወልዱ ቅዱስ ህዝቢ ኣምላኽን እያ። ኣብ ቅዱስ ሊጡርግያ ብሓይሊ መንፈሱ ገና ይዓይሎ። ንሱ ንቤተ ክርስቲያን ነታ መርዓቱ ይቕድሳን ምስቲ ናብ ኣቦኡ ዘቕርቦ መስዋእቲ የሕብራን ነቲ ብምልኣት ፍሉይ ዝኾነ ክህነቱ ድማ ኣብ ግብሪ የውዕሎ። ኣብቲ ዝስበኽ ቃልን ኣብ ምስጢራትን ኣብቶም ነቲ ስርዓተ ሊጡርግያ ዝፍጽሙ ኣገልገልትን ኣብቲ ተጋቢኡ ዘሎ ማሕበርን ከምኡ እውን ብዝለዓለ ደረጃ ድማ ኣብ ምስጢረ ቅዱስ ቁርባን ህያው ይኸውን። ስለዚ ከምቲ ቅዱስ ኣጐስጢኖስ ዝገለጾ ቤተ ክርስቲያን መስዋእተ ቅዳሴ ከተዕርግን ከላ ንስጋ ጐይታ ትቕበል ነቲ ዝተቐበለቶ ድማ ትኾኖ። በዚ ኸምዚ ድማ ንሳ እውን ስጋ ክርስቶስ ኮይና ማሕደር መንፈሳዊ ህላዌ ኣምላኽ ትኸውን። እዚ ድማ እዩ እቲ ምስ ክርስቶስ ዘወሃህደና ኣብ ሓድነት ዝሃንጸና ግብሪ ድሕነት እዩ። ኣብ ቅዱስ ሊጡርግያ እዚ ሓድነት እዚ ብስርዓትን ብጸሎታትን እዩ ዝፍጸም። እዚ ስርዓታት ቤተ ክርስቲያን ንእምነታ እዩ ዝገልጽ። ብመሠረት እቲ ጥንታዊ ዝኾነ ብሂል ሌክስ ኦራንዲ ሌክስ ክረደንዲ ሕጊ ጸሎት ሕጊ እምነት እዩ ዝብል፣ ብተመሳሳሊ ድማ ነቲ ናይ ቤተ ክርስቲያን መንነት ይቐርጽ። እቲ ዝስበኽ ቃልን ስርዓተ ምስጢራትን እቶም ኣብ ስርዓተ ኣምልኾ ዝፍጸሙ ተግባራትን ስቕታን እቲ ዝፍጸመሉ ስፍራን ኮታስ እዚ ዅሉ ነቶም ብእግዚኣብሔር ኣቦ ከም ኣካል ክርስቶስን ቤተ መቕደስ መንፈስ ቅዱስን መጠን እተኣከቡ ምእመናን የመልክትን ቅርጺ ይህቦምን። ስለዚ ከምቲ ርእሰ ሊቃነ ጳጳሳት ቅዱስ ዮሐንስ ጳውሎስ ዳግማዊ ዝበልዎ ነፍሲ ወከፍ ስርዓተ ኣምልኾ ናይ ቤተ ክርስቲያን እቲ ሓቀይና ግልጸታ ኣብ ጸሎት እዩ ዝፍጸም።

ርዓተ ሊጡርጊያ ኣገልግሎት ምስጢረ ክርስቶስ እንተ ደኣ ኾይኑ ስለምንታይ ደኣ ንጥፈታት ቤተ ክርስቲያን ዘምርሓሉ ጥርዚ ኵሉ ሓይላ ካብኡ ዝውሕዝ ምንጪ ከም ምዃኑ ገይሮም ዝርድእዎ። ሓቂዩ ተግባር ቤተ ክርስቲያን ኣብ ስርዓተ ሊጡርጊያ ጥራይ ዝተሓጽረ ኣይኰነን። ይኹን እምበር ኵሉ ንጥፈታታ ስብከት ንድኻታት እተወፍዮ ኣገልግሎት ንሰብኣዊ ክውንነት ኣብ እትገብሮ ምስናይ ናብዚ ጥርዚ እዝዩ ዝበጽሕ። ብኣንጻሩ ግን ሊጡርግያ ንምእመናን ኣብ ፋሲካዊ ምስጢር ጐይታ ንሓዋሩን ከም ሓድሽን ብምጥሓል ይድግፎምን። በዚ ኸምዚ ድማ ብስብከት ቃል ኣምላኽን ምስጢራት ብምስራዕን ማሕበራዊ ጸሎት ብምዝውታርን ኣብ እምነትን ተልእኾን ዘለዎም ቁርጽ ፍቓድ ዳግም የበግሱን ይተባብዑን ይሕደሱን። ብኻልእ ኣዘራረባ ምእመናን ኣብ ሊጡርግያዊ ተግባር ዘለዎም ተሳትፎ ብተመሳሳሊ መንገዲ ውሳጣውን ከምኡውን ደጋውን ተግባር እዩ። እዚ ማለት ድማ ኣብ መዓልታዊ ሕይወትና ብስነ ምግባራውን መንፈሳውን ተግባራት ብጭቡጥ መንገዲ ክግለጽ ዝተደልየ እዩ። ስለዚ እቲ ዝፍጸም ስርዓተ ኣምልኾ ናብ ሕይወት ተተርጒሙ ነቲ ኣብ ሊጡርግያ ዝግለጽ ጭቡጥ ኩነት ክገብሮ ዝኽእል እሙን ህላዌ ዝሓትት ምዃኑ በዚ መንገዲ እዩ እምበኣር ሕይወትና ሕያው መስዋእትን ቅዱስን ኣብ ኣምላኽ ተቐባልነት ዘለዎም ብምዃን መንፈሳዊ ኣምልኾና ክንፍጽም እንኽእል። በዚ ኸምዚ ሊጡርግያ ነቶም ኣባኡ ዝሳተፉ መዓልታዊ ከም ቅዱስ ቤተ መቕደስ ከም ዝህነጹ ዝገብሮም ከምኡውን ሓደ ክፉት ዝኾነ ማሕበር ንዅሉ ሃንጎፋ ኢሉ ዝቕበል ማሕበር ድማ ይሃንጽ። ብርግጽ ብመንፈስ ቅዱስ ዝተመልአ እዩ። ንሱ ድማ ናብ ሕይወት ክርስቶስ የእትወና፣ ብዅሉ ስፍሓቱ ስጋ ክርስቶስ ከም እንኸውን ይገብረና። እዚ ድማ ምልክት ድሕነት ናይ መላእ ደቂ ሰብ ኣብ ክርስቶስ ይኸውን። ከምቲ ርእሰ ሊቃነ ጳጳሳት ፍራንቸስኮ ዝበልዎ ዓለም ገና ኣይፈለጠቶን ዘላ ግናኸ ኵሉ ሰብ ናብ ድራር መርዓት ትገንሸል ተዓዲሙሎ። ፍቁራት የዕሩኽተይ፣ ብውሽጥና በቲ ብስርዓታትን ምልክታትን ተግባራትን ልዕሊ ዅሉ ድማ በቲ ኣብ ዝመጽእ ትምህርተ ክርስቶስ ክንምርምሮ መዲብና ዘሎና ሕያው ዝኾነ ህላዌ ክርስቶስ ኣብ ስርዓተ ሊጡርግያ ዝርከብ ክንቅረጽ ንፍቀደሉ።

0: ክቡራትና ክቡራን ሰማዕታትና ስለመከታተልኩም ነመስግን መደባትና በጀካ ብሬዲዮ በፌስቡክን በመርበብ ሐበሬታ ቫቲካን ኒውስ ክፍርትራ አብልኩም ከተከታተሉ ከመጥቀሉን ከሞ ኦንላይን ኢሜል አድራሻና tigrino@spc.net/va/ሙኻኑ ንሕብር ሪቶኹም ኣይፈለየና ንብል ናይ ሎሚ መደብ ፈነወና ኣብዚ ይዛዘም ኣብነት ብመደብ ፈነወ ክሳብ ንራ ከብብድሓነ ሰላም ጽንሑ
1: يتبارك يسوس كريستوس لاوليتور يسوس كريستوس